0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

በተአምር የተቀለበሰው የዱባይ አውሮፕላን የሽብር ጥቃት ሙከራ የህንዳዊው ፓይለትና ተሳፋሪዎች ጀግንነት ዓለም በታሪኳ ውስጥ ብዙ አይነት ክስተቶችን በየቀኑ ታሳልፋለች። አንዳንዶች በጣም ጎልቶ ሲነገርላቸው አንዳንድ ክስተቶች ደግሞ ተዳፍነው ይቀራሉ። የዱባይ ፍላይ አየር መንገድ አውሮፕላን ክስተት ግን ዓለም በጅጉ የተደመመበት እንዴት ሊሆን ቻለ ብሎ ሁሉም የተደነቀበት የፈጣሪ ተአምርም የታየበት ነው። የዱባይ ፍላይ አየር መንገድ ንብረት የሆነው ቦይንግ 737 የተሰኘው ዘመናዊ አውሮፕላን በበረራ ቁጥር FZ1073 ተመዝግቦ 174 የሚሆኑ መንገደኞችንና 8 የበረራ ሰራተኞችን አሳፍሮ መስከረም 30 ቀን 2026 ዓ.ም ለተሮብ በእስራኤል ሰዓት አቆጣጠር ከጠዋቱ 6 ሰዓት ከ5 ደቂቃ ላይ ተነስቶ በረራውን ወደ እስራኤል ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ እያደረገ ነበር። አውሮፕላኑ ለ2 ሰዓት ከሩብ ያክል ያለምንም ችግር ነበር በረራውን ያካሄደው። ይሁን እንጂ በረራው በዚህ አልቀጠለም። ዋናው አብራሪና ረዳቱ መካከል በተፈጠረ ግጭት አውሮፕላኑ ችግር ውስጥ ገባ። ረዳት አብራሪው አውሮፕላኑን ከዋናው አብራሪ ለመቀማት መጀመሪያ በጩቤ ወቅቶ አቆሰለው። ዋናው አብራሪም በከባድ ሁኔታ አቆሰለ። አውሮፕላኑም ከጠዋቱ 8 ሰዓት ከ21 ደቂቃ ላይ በአንድ ደቂቃ ውስጥ ከ34000 ጫማ ከፍታ ወደ 19000 ጫማ ከፍታ ዝቅ አለ። በጣም አስደንጋጭ፣ በጣም አደገኛና ሁሉም የአውሮፕላኑ ተሳፋሪዎች ባንዴ ህይወታቸውን የሚያጡበት ቅጽበት ነበር። አውሮፕላኑ በአንድ ደቂቃ ውስጥ 15000 ጫማ ወይም 4.5 ኪሎ ሜትር ያክል ባንዴ ዝቅ አለ። እጅግ አደገኛ ሁኔታ፣ እጅግ ትልቅ ስጋት ነበር። ይሁን እንጂ ህንዳዊው ዋና አብራሪ ቆስሎም ቢሆን የፓይለቶች መቀመጫን በር መክፈት ቻለ። የሁለቱን አውሮፕላን አብራሪዎች ግጭት የሰሙት መንገደኞች ወዲያውኑ ወደ ክፍሉ በመግባት አውሮፕላኑን ለመጥለፍ የፈለገውን የኦማን ዜግነት ያለውን ረዳት አብራሪ በቁጥጥር ስር አዋሉት። ሌሎች ደግሞ አውሮፕላኑን ከመከስከስ ለማዳን ባንዴ 19000 ጫማ ዝቅ ብሎ የሚበረውን አውሮፕላን ለማስተካከል ሞከሩ። በዚህ ሂደት ውስጥ ያኒብ ሃዮን የተባለው እስራኤላዊው ተሳፋሪ ትልቅ ድርሻ ነበረው። መንገደኞቹ አውሮፕላኑን ከተቆጣጠሩ በኋላ ወደ 15000 ጫማ ከፍ እንዲል አደረጉ። ነገር ግን በአየር ላይ የነበረው ድራማ አሁንም ከፍተኛ ደረጃ ላይ ነበር። እናም አውሮፕላኑ የአደጋ ጊዜ ጥሪዎችን ማሰራጨት ጀመረ። ከጠዋቱ 8 ሰዓት ከ28 ደቂቃ ላይ አውሮፕላኑ ለመጀመሪያ ጊዜ የአደጋ ጊዜ ጥሪ ኮድ የሆነውን 7700 ከዮርዳኖስ አየር ክልል ውስጥ ሆኖ አስተላለፈ። እንዳጋጣሚ ሆኖ 2 መንገደኛ ፓይለቶች በአውሮፕላኑ ውስጥ ስለነበሩ የማብረር ኃላፊነቱን ከመንገደኞች አንደኛው ተቀበለ። ጠዋት 8 ሰዓት ከ45 ደቂቃ ላይ አውሮፕላኑ በዮርዳኖስ አየር ክልል እንዳለ ለመመለስ ተገደደ። ከአንድ ደቂቃ በኋላ የአደጋ ጊዜ ጥሪው 7500 ተሰማ። ትርጉሙም ጠለፋ ውስጥ ነው ማለት ነው። አውሮፕላኑ በረራውን ቢቀጥልም በ9 ሰዓት ከ15 ደቂቃ ላይ ከራዳር ጠፋና መልእክት ማስተላለፍ አቆመ። ግን ከ45 ደቂቃ በረራ በኋላ ከጠዋቱ 10 ሰዓት አካባቢ አውሮፕላኑ በሳውዲ አረቢያ በሚገኘው የታቡክ አየር ማረፊያ አረፈ። አውሮፕላኑ ካረፈ በኋላ የሳውዲ የደህንነት ቡድኖች ወደ አየር ማረፊያው ደርሰው በመንገደኞች ቁጥጥር ስር የዋለውን ረዳት አብራሪ ወሰዱት። የአደጋ ጊዜ እርዳታ የሚሰጡ አካላት ደግሞ መንገደኞች ወደ እስራኤል እስኪመለሱ ድረስ ከተርሚናሉ ውስጥ ሆነው የመጀመሪያ እርዳታ ሰጧቸው። ከፈጣሪ በታች መንገደኞች እንዲተርፉ የአንበሳውን ድርሻ የያዘው የህንድ ዜግነት ያለው ካፒቴን ስሚት ማሽሃር ነው። ስሚት የኦማን ዜግነት ያለውን አሸባሪ ረዳት አብራሪ የተዋጋ ራሱን ለአደጋ አጋልጥ እንኳን እስከ መጨረሻው ታግሎ የፓይለቶችን መቀመጫ ክፍል በር በመክፈት መንገደኞች ገብተው እንዲያግዙት ያደረገ ጀግና ሰው ነው። ስሚት ማቻር በእስራኤል ብቻ ሳይሆን በትውልድ አገሩ ህንድም ሆነ የተባበረችው አረብ ኤምሬትስና ሌላው ዓለም ጀግንነቱ እየተነገረለትና እየተደነቀ ይገኛል። በሚሊዮን የሚቆጠሩ ሰዎች የኦማን አሸባሪን
በበረራ ክፍል ውስጥ የተዋጋውን ደፋር አብራሪ ያደነቁ ይገኛሉ። ከባድ ጉዳት ደርሶበት እንኳን የፍላይ ዱባይ በረራ ተሳፋሪዎችን ህይወት ማዳኑን ባድናቆት እየመሰከሩለት ነው። ካፒቴን ስሚት ማቻር ባለፈው ሮብ ጧት መስከረም 30 ቀን 2026 ዓመተ ምህረት በፍላይ ዱባይ አውሮፕላን ውስጥ ከጎኑ ከነበረው የኦማናዊ ረዳት አብራሪ ጋር ባደረገው ጀግንነት የተሞላበት ውጊያ ከባድ ጉዳት ደርሶበታል። ግን በረራውን ተቆጣጥሮ የራሱንና የሌሎችን ተሳፋሪዎች ህይወት ታድጓል። የህንድ መገናኛ አውታሮች አውሮፕላኑ እንዳይከሰከስ ያንበሳውን ድርሻ ያዘውን ዋና አብራሪ ስሚት ማቻርን ብሔራዊ ጀግናችን በማለት አወድሰውታል። እስራኤሉ ጠቅላይ ሚኒስትርና በርካታ ባለስልጣናት እንዲሁም የህንዱ ጠቅላይ ሚኒስትር ካፒቴን ስሚትን በጣም አድንቀው አመስግነዋል። እንደ መስከረም 11 ቀን 2001 ዓመተ ምህረት በአሜሪካ እንደተፈጸመ አይነት የሽብር ጥቃትን ታድጓል ተከላክሏል በማለት አድንቀውታል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ስሚት ማቻርን አመስግነው ቶሎ እንዲያገግም ከቁስሉ እንዲድን መልካም ምኞታቸውን ከገለጹ በኋላ ኦነተኛ ጀግና ሲሉ አመካሽተውታል። ናታንያሁ ኤክስ በተሰኘው ማህበራዊ መገናኛው ታራቸው ላይ ባስተላለፉት መልእክት እንዲህ ብለዋል። ለህንዳዊው አብራሪ ካፒቴን ስሚት ማቻር ላሳየው ልዩ ድፍረት አድናቆቴን እቸራለሁ። ስሚት በጩቤ ተወግቶ ከባድ ጉዳት ቢደርስበትም መልሶ ታገለ። አውሮፕላኑ እንዳይነጠቅ ጥረት አደረገ። የፓይለቶችን መቀመጫ ክፍል በር ከፍቶ ተሳፋሪዎችና ሰራተኞቹ አጥቂውን በቁጥጥር ስር እንዲያውሉ አድርጓል። በዚህም አስከፊ የአየር አደጋን አስቀርቷል ብለዋል። ጠቅላይ ሚኒስትር ናታንያሁ አውሮፕላኑ እንዳይጠለፍ ካገዙት እስራኤላውያን መንገደኞች ጋርም ተገናኝተው ተወያይተዋል። በተለይ አውሮፕላኑ ከነበረበት ዝቅታና የበረራ መስመር መዛባት እንዲስተካከል ያደረገው ያኒብ ሃዮንን አነጋግረዋል። ያኒብም የበረራ ልምድ ሳይኖረው አውሮፕላኑን ማስተካከል መቻሉ ሁሉንም አስደንቋል። ረዳት አብራሪው የበረራ መቆጣጠሪያ መሳሪያዎችን በሙሉ ለማበላሸትና አውሮፕላኑን ለመከስከስ ጥሮ ነበር፣ ግን እኛ ባደረግነው ጥረት ያሰበው ሳይሳካ ቀርቷል። አሁን እኛ እንደ አዲስ ተወልደናል በማለትም ከነበረው አስከፊ ክስተት መትረፋቸውን ገልጿል። ሃዮን በተጨማሪ እንዳለው በጣም ውጥረት ውስጥ ነበርን። በጩቤ የተወጋው አብራሪ በሩን ከውስጥ ሲከፍትልን ወደ ፓይለቶች ክፍል መግባት ቻልን። አጥቂውን ከተቆጣጠርን በኋላ ከመቆጣጠሪያ ስርዓቶች ለማራቅ ቻልን። ከዛም ተሳፋሪዎች ወለሉ ላይ እንዲያስሩት አደረግን ብሏል። እንዴት እንዲህ ልታደርግ ቻልክ ተብሎ በጠቅላይ ሚኒስትር ናታንያሁ በተጠየቀበት ሰዓት ሃዮን በሰጠው ምላሽ እኔ በመረመር ላይ ያሉ የበረራ ሁኔታዎችን እንመለከታለሁ። በዚህ አማካኝነት ወደ መቆጣጠሪያው ክፍል ገባሁና አውሮፕላኑን ለማስተካከል ሞከርኩ። ከዚያም ጉዳት ለደረሰበት አብራሪ መልሼ ሰጠሁት። አውሮፕላኑ ትንሽ ከፍ ብሎ መቆም ጀመረ። ከዚያም አብራሪው ከዚህ ቁጥጥር እየወሰደ መሆኑን ነገረኝ ሲል ሃዮን ገልጿል። ካደጋው በኋላ የአውሮፕላኑን በረራ የተረከበው ፓይለት በበረራው ውስጥ እንደ አንድ ተሳፋሪ የነበረው እንግሊዛዊው አብራሪ ነው። ቁስለኛውን ፓይለት የህክምና እርዳታ በመስጠት ህይወቱን የታደገው ተሳፋሪ ዶክተር ሾታ ሙሳየብም ትልቅ አድናቆት ተችሮታል። እንዲሁም በአውሮፕላኑ ውስጥ አደጋ ሊያደርስ የነበረውን አሸባሪ በመቆጣጠር እርዳታ ያደረጉት አሳፍ ራጅዋንና ጽቪቃ ማንስም ትልቅ አድናቆት የተቸራቸው ናቸው። ጽቪቃ ማንስ በካን የመገናኛ አውታር ተጠይቆ ሲመልስ የኔ ዋና ድርሻ አሸባሪውን መቆጣጠር ነበር። ትንሿ ልጅ መጸዳጃ ቤት ውስጥ ነበረች። ባለቤቴም ከፓይለቶች ክፍል ጩኸት ሰማች፣ ነገረችን። ከዚያም ከፓይለቶች መቆጣጠሪያ ክፍል ሶስታችንም በሙሉ ኃይላችን ዘለን ገባን። ከዚያም በሙዚቃ ማዳመጫ ኤርፎን ገመድ ጥቃት አድራሹን ረዳት አብራሪ አሰር ነውና ጥቃት ከማድረስ አስቆም ነው ብሏል ጽቢጋ። ከዋናው ፓይለት ጋር በመተባበር አውሮፕላኑ እንዳይከሰከስ ያደረጉትና ሽብርተኛውን በቁጥጥር ስር ያዋሉት ዜጎች የእስራኤል የምስጉን ሽልማት እንዲሰጣቸው ብሎም በእስራኤል የነጻነት ቀን የድል ችቦ እንዲያበሩ ሀሳቦች እየቀረቡ ይገኛሉ። ጀግንነታቸው ገና ለዓመታት ይዘከራል፣ ይነገራል፣ በዓለም ላይ ሲተነተን ይኖራል። ፊልምም ሊሰራበት መጽሐፍም ሊጻፍበት ይችላል። በአየር በረራዎች ታሪክም አንደኛው ሆኖ ሊመዘገብ ይችላል።
የ39 ዓመቱ ህንዳዊ አውሮፕላን አብራሪ ስሚት ማቻር። ስሚት ማቻር በሀገሩ የበረራ ትምህርትን የቀሰመና በሙያው ብዙ አመታትን የሰራ ቢሆንም ወደ ተባበረችው አረብ ኤሚሬትስ ፍላይ ዱባይ አየር መንገድ የተቀላቀለው በሰኔ ወር 2022 ዓ.ም ተመረተ ነበር። የአረብ ኤሚሬትስ አየር መንገድ ፍላይ ዱባይን የተቀላቀለው በቀጥታ እንደ ካፒቴን ወይም ዋና አብራሪ ሆኖ ነው። ስሚት ማቻር ከ13 አመታት በላይ የመንገደኞችን ማመላለሻ አውሮፕላን በማብረር ብዙ ልምድ ያለው ሲሆን ቦይንግ 737 የተሰኘውን አውሮፕላን በማብረር ደግሞ የ9750 ሰዓታት የበረራ ልምድ አለው። ይህ ብዙ ልምድ ያለው አብራሪ መሆኑን ያረጋግጣል። ስሚት ማቻር ፍላይ ዱባይን ከመቀላቀሉ በፊት በስፔስ ጄት አየር መንገድ ከ11 አመታት በላይ ሰርቷል። እንደ ሲኒየር ካፒቴን እና በኋላም እንደ ዋና ካፒቴን የተለያዩ ትምህርቶችን መስጠት መቻሉንም ጨምሮ ገልጿል። ከስፔስ ጄት ጋር ከ9500 በላይ የበረራ ሰዓቶችን ማድረጉን አስታውቋል። በዋና አብራሪነት ከ6400 በላይ ሰዓታትን ማብረሩን ገልጿል። በተጨማሪም በሙያው የተለያዩ አብራሪዎችን አሰልጥኗል፣ ብሎም የበረራ ስራዎችን ገምግሟል፣ እንዲሁም የምክር አገልግሎትን ሰጥቷል። ስሚት ማቻር ባለፈው ጥቅምት ወር ላይ ሲኤስ ጆክ ሜህጣ ከተባለው ዩቲዩብ ቻናል ጋር ባደረገው ቃለ ምልልስ እንደገለጸው አብራሪ የመሆን ህልም እንደነበረው ተናግሮ ከትምህርት ቤት ከተመረቅኩ በኋላ የቤተሰቤን ንግድ ለመቆጣጠር በማሰብ ያስተዳደር ትምህርትን ተማርኩ። ሆኖም ግን በወቅቱ የአቪዬሽን ሴሚናር ወይም የበረራ ሴሚናር ላይ ተገኝቼ ነበር። እናም አብራሪ የመሆን ሀሳብ መጀመሪያ ወደ አእምሮዬ የመጣው እዚህ ላይ ነው ብሏል። የመጀመሪያ በረራውን እዛው ህንድ ውስጥ ከቤንጋሉሩ ወደ ዴሊ ከተማ ማድረጉን ገልጿል። በበረራ ወቅት አንዲት ነፍሰ ጡር ሴት በምጥ ህመም እየተሰቃየች በነበረችበት ወቅት አውሮፕላኑ በረራውን አቋርጦ እንዲያርፍ ያደረገበትን አጋጣሚም ስሚት ገልጿል። በዱባይ ፍላይ አየር መንገድ የተፈጸመው ክስተት የዋና አብራሪውና መንገደኞች ጀግንነት ለታሪክ የተመዘገበ ገና ብዙ የሚያመራምርና ትልቅ አደጋን ያስቀረ ነው። የአየር በረራ በአጭር ጊዜ የሚደረስበትና ብዙ አደጋ የማይከሰትበት ቢሆንም አልፎ አልፎ አደጋ ከተከሰተ ጉዳቱ እጅግ በጣም ከፍተኛ ነው። በዱባይ አየር መንገድ የነበረው ተአምር ግን እስካሁን በታሪክ ተሰምቶ የማይታወቅ ነው። የፈጣሪን ተአምር ያሳየ ሌላ ሀዘንን ያስቀረና መንገደኞችም እንደ አዲስ ተወልደናል ብለው ለፈጣሪያቸው ምስጋና እንዲያቀርቡ ያደረገ ነው። ክስተቱ በእስራኤል የዳስ በዓል ወቅት ሊፈጠር ስለነበረ ፈጣሪ እስራኤላውያንን ከግብፅ ምድር በታምር እንዳወጣቸው ከዱባይ አውሮፕላን መከስከስም ታድጓቸዋል የሚሉ ብዙ ዜጎች አሉ። ተሳፋሪዎቹ ከህፃናት እስከ አዋቂዎች የተካተቱበት ነበሩ። በፍላይ ዱባይ አውሮፕላን ላይ አደጋ ለማድረስ ያቀደው የኦማን አብራሪ በሳውዲ አረቢያ እየተመረመረ ይገኛል። በጉዳዩ የተባበረችው አረብ ኤሚሬትስና እስራኤልም ጣልቃ መግባታቸው አይቀርም። 174 መንገደኞችንና 8 የበረራ ሰራተኞችን ይዞ ከተባበረችው አረብ ኤሚሬትስ ዱባይ ወደ ቴል አቪቭ እስራኤል ሲጓዝ የነበረው የፍላይ ዱባይ አየር መንገድ ባልደረባ ረዳት አብራሪ ላይ የተለያዩ መረጃዎች እየወጡ ይገኛሉ። ረዳት አብራሪው በኦማን እያለ በእስላማዊ እንቅስቃሴው አክራሪነት ታይቶበት ከስራም ታግዶ ነበር የሚሉ ዘገባዎች እየወጡ ነው። አደጋውን ሊያደርስ የነበረው ረዳት አብራሪ ነጻ ፍልስጤም ወይም ፍሪ ፓለስታይን የሚል በራሪ ወረቀቶችና የተለያዩ ጽሑፎች ተገኝተውበታል የተባለ ነው። የዌል ስትሪት ጋዜጣ እንደዘገበው ኦማን የፍላይ ዱባይን አውሮፕላን ለመከስከስ ሞክሯል ተብሎ የሚጠረጠረውን ረዳት አብራሪ አክራሪ እይታዎችን አንጸባርቋል በሚል ስጋት ቀደም ሲል አውሮፕላን እንዳያበር አግደው ነበር ብሏል። ግን ሁሉም የሚረጋገጠው ከምርመራው በኋላ ነው። ያም ሆኖ በፍላይ ዱባይ አውሮፕላን ውስጥ የነበረው ክስተት በዘመናችን የበረራ ታሪክ ውስጥ ተከስቶ የማያውቅ ዋና አብራሪውና መንገደኞች ጀግንነታቸውን ያሳዩበት የፈጣሪ ተአምር የተፈጸመበት ክስተት ነበር። በዱባይ አየር መንገድ የተከሰተው የጠለፋና የሽብር ጥቃት ሙከራ ገና ብዙ ጥያቄዎችን የሚያስነሳ ነው። በየዘርፉ ያሉ ባለድርሻ አካላት የሚጠበቅባቸውን ኃላፊነት በአግባቡ ተወጥተዋል ወይ የሚያሰኙ ጥያቄዎችን ያስነሳም ነው። ረዳት አብራሪው ጩቤ ይዞ እንዴት ወደ አውሮፕላኑ ውስጥ ገባ የሚለውን ትልቅ ጥያቄና አስቸኳይ ምላሽ የሚገባው ጉዳይ ነው። በእስራኤልና የተባበረችው አረብ ኤሚሬትስም ሆነ ሌሎች ሀገራት መካከል የአየር በረራዎች ዛሬም አሉ፣ ነገም ይቀጥላሉ።
ግን ከእንደዚህ አይነት ክስተቶች ትምርት መውሰድ ይገባል። ነገ ሌላ ችግር፣ ነገ ሌላ የአውሮፕላን መጥለፍ አደጋና መሰል አሳዛኝ ክስተቶች እንዳይፈጠሩ ያብራሪዎችን ሁኔታ መመርመር፣ ቅድመ ሁኔታዎችን ማመቻቸትና መሰል ክፍተት ያለባቸው ነገሮች ማስተካከል ይገባል ይላል። በዱባይ ፍላየር መንገድ አውሮፕላን ላይ ሊከሰት የነበረውን አደጋ በተመለከተ ለጊዜው ያቀረብነው ወቅታዊ ዘገባ ይህን ይመስላል። በቀጣይ አዳዲስ መረጃዎች ሲኖሩ ደግሞ ይዘን እንቀርባለን። የዘገባው አዘጋጅና አቅራቢ ሰጠኝ ዘመነ። ሰላም ለሁላችንም።

ዓለም ለደካሞች ቦታ የላትም። አፈር ለሰህም ቢሆን ተነስ ህይወት አንዳንዴ ተበረታለች። ካልጠበቅነው አቅጣጫ መጥታ ዘራ ትጥለናለች። ያኔ ጉልበታችን ይዝላል፣ ተስፋችን ይጨልማል፣ ምድሩም ይከብደናል። ነገር ግን ትልቁ ድቀት መውደቁ ሳይሆን ወድቆ መቅረቱ ነው። አፈር ለሰህም ቢሆን ተነስ የሚለው ጥሪ የሽንፈትን መራራነት ቀምሰህም ቢሆን መልሰህ እንድትቆም የሚገፋፋ የነፍስ ጥሪ ነው። መሬት መላስ ማለት የመጨረሻው የውድቀትና የስቃይ ጥግ ላይ መድረስ ማለት ሊሆን ይችላል። ነገር ግን አፈር የነካ ሰው ወደ ታች ዝቅ ሊል አይችልም። የቀረው አንድ መንገድ ብቻ ነው፣ ወደ ላይ መውጣት። ውድቀትህ የጉዞህ ማብቂያ ሳይሆን ይበልጥ ጠንክረህ እንድትነሳ የሚረዳህ መነሻህ ነው። ትቢያውን አራግፈህ ስትቆም ካንተ በላይ ብርቱ የለም። እውነቱ መራራ ቢሆንም ዓለም ለሚያለቅሱና እጅ ለሰጡ ሰዎች የራራችበት ጊዜ የለም። ቆመህ ስትታይ ሁሉም አብሮህ ይቆማል፣ ወድቀህ ስትታይ ግን ብዙዎች ይረግጡሃል። ዓለም የምታከብረውና ቦታ የምትሰጠው ለታጋዮች፣ ለጽኑዎችና ለማይበገሩ ሰዎች ነው። ደካማ ነኝ ብለህ ራስህን አትልቀቅ። በውስጥህ ያለውን አንበሳ እንዲነቃ አድርገው። ከወደቅክበት ስትነሳ የምታገኘው ጠባሳ የወርደት ሳይሆን የጀግንነት ምልክት ነው። ያ ጠባሳ ምን ያክል ፈተናን እንዳለፍክና ምን ያክል ብርቱ እንደሆንክ ለዓለም የሚናገር ሕያው ምክር ነው። አፈር የላሰ ሰው የድልን ጣዕም ከማንም በላይ ያውቀዋል። ዛሬ ላይ ያለህበት ሁኔታ ነገህ አይደለም። ተነስና ታሪክህን በራስህ እጅ ጻፈው፣ በአዲስ ከትበው። ሕይወት መሬት ላይ ዘራ ጥላን ተስፋ የለም ስንል ምን እናደርጋለን? ሕይወት ስታስመርር ዳግም መነሳትና በድል ማጠናቀቅ፣ ወድቆ አለመቅረት፣ አፈር ልሶ መነሳት፣ ዳግም መወለድ ነው። ስለዚህ ራሳችንን አጠንክረን የተሻለ ደረጃ ላይ እንድረስ። የጽሑፉ ምንጭ የአእምሮ ምግብ።

ህይወትና ወነታዋ አንደኛ ህይወት ሁልጊዜም ፍታው አይደለችም ጥሩ ያልሆኑ ሁኔታዎች ይከሰታሉ በዚህ ውስጥ መቆየት ደግሞ አንተን ይበለጥ ሊጎዳህ ይችላል ስህተት ከሰራህ ውድቀት ካጋጠመ ሁልጊዜም ላንተ እንደገና እድል እንዳለና መጨረሻህም እንዳልሆነ ወቅ ሁለተኛ ያንዳንዱ ሰው ችግሮች ይኖሩበታል ግን ያ ሰው ችግሮቹን ለመወጣት ፈጣን እርምጃ ከመውሰድ ይልቅ ያለማቋረጥ በህይወቱ ውስጥ በተፈጠሩ ስህተቶች ላይ ቢያተኩር ችግሮቹን ከማወሳሰብ ውጪ መፍትሄ አይኖረውም በመሆኑም ችግሩ ላይ ሳይሆን መፍትሄ ላይ እናተኩር ሶስተኛ ያንዳንዱ ሰው ስህተት መስራቱ አለማቀፋዊ ሀቅ ነው ማንም ፍጹም አይደለምና ስለዚህ ስህተትክን ሊያስተካክልና ከውድቀትህ ሊያነሳህ የሚችል የሆነ ነገር ካለ ግፋበት እናም አስፈላጊ የሆነውን አድርግ ሊተገበር የማይቻል ነገር ቢሆን ግን እርሳው በአዲስ ሁኔታም ጀምር ከሆነ ብቻ ብለህ አስብ ይህ የተስፋ መቁረጥ ስሜት እርግጠኛው መንገድ ነውና አሁን ልታደርገው ስለሚገባህ ነገር በርትተህ አስብ አራተኛ ራስህን መቀበልና የተቀበልከውንም ማንነት ማፍቀርን ተማር ህይወት በመንገድህ በመጣመጣቸው በእያንዳንዱ ልምድ ውስጥ ራስህን የተሻለ ለማድረግ መጣርክን አታቋርጥ አምስተኛ እጅግ የበራ የወደፊት ዘመን የተመሰረተው የትላንቱን በመርሳት ላይ ነው ያለፉ ውድቀቶችህንና የልብ ስብራቶችህን እስካላስወገድካቸው ድረስ በህይወት ውስጥ ወደፊት መራመድ አይቻልህም ስለዚህ በተደናቀፍክበት እንደገና ቶሎ ለመነሳት አንዲት ቅጽበት እንኳን በጸጸት ሳታባክን ወደፊት ተጓዝ ስድስተኛ ለመጣው ሁሉ ጠንካራ ለቀጣዮች ደግሞ ዝግጁ ሁን ምክንያቱም እያንዳንዳቸው ከዚህ በኋላ ለሚመጣው እንደ መሪ የተላኩ ናቸው የለት ከለት ግጥሚያዎቻችንና ፈተናዎቻችን ህይወት ባዶና አንድ አይነት ሆናለች ችግሮች አብዛኛውን ጊዜ ለነማራቸው ግድ የሚሉን ዕውቀቶች ናቸው ስለዚህ ሁሉንም የህይወት ተሞክሮች ደስተኝነትን ከሰፈነበት አቀባበልና ከመነት ጋር ተግባባቸው ሰባተኛ በሚያጋጥምህ በእያንዳንዱ ችግር ውስጥ የተደበቁትን ስጦታዎች በማስተዋል ሆነ መርመር ሰው መሆን እንደ እንግዳ ቤት ነው እያንዳንዱ ማለዳ አዲስ አዳራሽ ነው ደስታ ሀዘንና ጊዜያዊ ግንዛቤዎች እንዳልተጠበቀ ጎብኚ ሆነው ይመጣሉ ሁሉንም በጸጋ ተቀበላቸውና ተደሰትባቸው ስምንተኛ ከተሳሳት ካረም ከወደቅ ተነሳ እንጂ ፈጽሞ አታጉረምርም ተስፋ መቁረጥ ከሚሉት ክፉ ጠላት ተጠንቀቅ ከሐቁ አትሸሽ ጥፋተኛ ስትሆን ጥፋተኝነትክን ተቀበል ነገሮች ሲበላሹብህም ስህተትህን መቀነስ ላይ አተኩር ከጥፋትህ ተምረህ ወደ ቀጣዩ ተግባር ተሻገር ምክንያቱም የህይወት ግብ ወደፊት መገስገስ እንጂ ክስና ሰበብ አልያም ጸጥት ላይ መቆም አይደለም ያለፉ ስህተቶችህንና ውድቀቶችህን እዚያው ተዋቸው ዘጠነኛ አንድ ህፃን ለመራመድ ሲፍጨረጨር ብናስተውል ማብቂያ የሌላቸውን ውድቀቶች እናያለን ስኬቶቹ ግን በጣም ጥቂት ናቸው ነገር ግን በተደጋጋሚ ውድቀቶቹ እንዳሉ ሆነው የማይቻል የሚመስለውን ነገር ማድረግ የቻለውን ህፃን በኃይለኛ ደስታ ውስጥ ይዋጣል በጊዜው አቋሙን ስለመጠበቁ እንጂ ስለወደቀባቸው ጊዜያት ያን ያክል ሳይጨነቅ ከደስታ ወደ ደስታ ይሸጋግራል አንተም አታማር ጊዜ አታጥፋ ተስፋ በማድረግና ጠንክረህ በመስራት ህይወትህን በደስታ ሞልተህ ትኖር እርግጥ ነው አስቸጋሪ ይሆንብሃል ነገር ግን ሁልጊዜም ቢሆን ህይወትህን ስኬታማ የምታደርግበት ራስህን በውብ ልጅነት የምትቀርጽበትና በውስጣዊ ህይወትህ ያለህን ብልጽግና የምትጨምርበት መንገድ አለ በመሆኑም ሙሉ ዓለም ቢታሰብ ለአንተ የተሻለ ቦታና ሁኔታ ሊኖር እንደማይችል ማሰብህን አቁም አስረኛ ስኬት የምታመራው ፈጽሞ ተስፋ ወደማይቆርጡ ሰዎች ነው ምንም እንኳን ያልተሳኩ ነገሮችን የውድቀት መጠናችንና የስተታችን ብዛት ቢያልፍም ተስፋ አትቁረጥ ምንጭ የልህቀት ማዕከል

የፍቅር ቃል ድሜ ፍቅረን ያክል ነገር ተሸክሜ ስኖር በልቤ ትክሻ ቃላጥረኝ የሚል ቃል ካፌ አይወጣም ለወድስሽ ስሻ እንደውም ሳፈቅር ቃል ነው የሚተርፈኝ እንኳንስ ቃል ያጥረኝ ሁሉ ያጥረብኛል በልብሽ ቅርጽ ውስጥ መውደድሽ ሲያገዝፈኝ ቃልም ነው በመንፈስ ልሳን እየሰጠ የሚያስለፈልፈኝ እናልሽ ዓለሜ አዲስ ፊደል ባልቀርጽ አዲስ ቃል ቀምሜ ትርጉሙ እንዲገባሽ የልሳን ቃሎችን ባንዲት ቃል ተርጉሜ አፍቄ መልጽ አልኩሽ አፍቄ መልጽ ማለት በኔ ትርጓሜ ሁሉ ያጥራል እንጂ አያጥርም ማለት ነው የፍቅር ቃል ድሜ ሳፈቅርሽ ይሆነ ሰፊ ያልኩት ዓለም ባንድርም ጃለቀ ሳልሄደው ሚደክመኝ ተራራና ጋራው ከግሬ ስር ጠለቀ ሩቅ ያልኩት ሰማይ ሩቅ የሚመስለኝ ነካሁት በስንዝር ጨረቃና ፀሐይ ከኮከብ ያንሳሉ ከፍቅርሽ ግዝፈት ስር ሳፈቅርሽ ይሆነ ንጉስን ከዙፋን ማርከው የሚያወርዱ የሃያላንን አቅም በጥቅሻ የሚያርዱ ቆረጃጅት ሴቶች ቃላት ጥረኝ በሚል ቃላት የተሞሉ ከፍቅርሽ ግዝፈት ስር ቃል ተገኝቶላቸው ፉንጋዎች ተባሉ ሳፈቅርሽ ሆነ ቃላት ጥረኝ በሚል ባፍቃሪ አንደበት ቃል ተትረፈረፈ ሁሉን አሳንሶ በልቡ ቅርጽ ውስጥ ፍቅሩን አገዘፈ ዓለሙን ሰርዞ ፍቅሩን ብቻ ጻፈ ውዴ ሳፈቅርሽ ይናልኩ ፍቅርን ተሸክሞ የሚኖር ልቦና ሁሉም ከፍቅርሽ ስር መሆኑን አውቅና አንቺን ለማወደስ እኔም ቃል ያጥረኛል ቃል አጥረኝ ማለት ቃል እንደሆነ ግን ፍቅርሽ ይነግረኛል እናልሽ ዓለሜ አንደበት ዝም ቢል ዝም አይልም አይኔ ዝም አይልም ጥርሴ ቃል አለው ጆሮዬ ዝም ቢል ምላሴ ዝም አይልም እጅ ዝም አይልም እግሬ እኔ ቃል ቢያጥረኝም ሰማይና ምድሩ ፈጣሪና ፍጥሩ ለፍቅር ቃል አለው ይናገራል ፍቅሬ ትርጉም ብንሰጠው ጥላቻ በራሱ ለፍቅር አለው ቋንቋ አፍቄ መልጽ አልኩሽ የፍቅር ቃል ድሜ ከዘላለም የሚያልፍ ዘላለም ነው በቃ ድርሰት በላይ በቀለ ወያ

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምሰነበታችሁ። ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራማችን ከሰዓሊ ሳሙኤል መንግስቴ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን ሳሙኤል እንደምን አለ?
1: ጤና ይስጥልኝ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ?
0: እኛ ደህና ነን ሳሙኤል። እንግዲህ በስዕል ስራዎች ነው የምናውቅህ። የበለጠ እንደው ለአድማጮች እስኪ ራስህን ለማስተዋወቅ ሞክር። ሳሙኤል ማን ነው?
1: ሳሙኤል መንግስቴ ታረቀኝ ይባላለሁ። የመጣሁት ከኢትዮጵያ ነው። ያው አዲስ አበባ

0: ይህንን በተፈጥሮ የመሳሉ ዝንባሌ ነበረ ወይስ በትምህርት ያዳበርከው ነው?
1: ያው ማንኛውም ሰው ከልጅነቱ ጀምሮ ሁሉም ሰው ሳሊ ነው ይባላል። ግን አንዱ ካንዱ የሚለየው ሳሊ ያው በዛ ጉዳይ ላይ በተለየ የመገፋፋት በተለየ ፍላጎት የማሳደር ክህሎት ይኖረዋል። እናም እኔም አንዱ እንደዛ ነበር። ሁላችንም ከትምህርት ቤት ምናምን እንስል ነበረ። ከዛ ባለፈ ግን የበለጠ ፍላጎት ስላደረብኝ ሳሊ ጓደኞቼ ጋር በመሆን በመሳል ከዛም በኋላ ወደ ትምህርት ተቋማቶች እንዳሉ በማወቅ ወደዛ በመሄድ ለመማር ችያለሁ።
0: አሁን እንደነገርከን አንተ በትምህርትም ያዳበርከው ነውና ኢትዮጵያ ውስጥ በነበርክበት ጊዜ ምን ምን አይነት ስዕሎች ነው ስትስል የነበረ?
1: ኢትዮጵያ ውስጥ በነበርኩበት ሰዓት ምስላቸው ስዕሎች የነበሩት የሰው ልጆችን የዕለት ተዕለት ህይወትን እኔን ትኩረቴን ይስበኛል። ያው ግን ስዕል ብዙ አይነት ዘርፎች ይኖሩታል፣ ብዙ አይነት አሳሳሎች አሉት። ግን እኔ ይበልጥ ይስበኝ የነበረው ያው ማህበረሰቡ የዕለት ተዕለት ለመኖር የሚያሳየውን ጥረት፣ እሱ በጣም ለእኔ መነሳሻና የስዕል ዘርፎቼ ነበሩ። በዛም አማካኝነት ለመኖር ብዙ ርዕሶች በዛ ርዕስ ዘርፍ ብዙ ስራዎችን ለመስራት ችያለሁ።
0: እንደው ስነ ስዕል ምን አይነት የኪነ ጥበብ ዘርፍ ነው? እስኪ ያስረዳን። ስዕል ሲባል እንደው ቀለል አድርገን ነው የምናየው፣ ግን ውስጡ በጣም ብዙ ጥበብ እንዳለው ይነገራልና አንተ በዚህ ሙያም ነው ያለህ በትምህርትም ያዳበርከው ነው እና እስኪ ስነ ጥበብ ምን አይነት የአርት ዘርፍ ነው?
1: ስነ ጥበብ ርዕስ እንትኑ ሰፊ ነው። ግን ያው ስዕል የምንላቸው ቪዥዋል አርት ይሉታል። የእይታ የምልከታ ስዕሎች እንደማለት ነው። ለምሳሌ በስዕል ዓለም ውስጥ ስዕሎቻችንን በመሳል ነው ብዙ ጊዜ የምናሳልፈው። ሌላ ስነ ጥበብ ውስጥ ያሉ ሰዎች ደግሞ በተለያየ አይነት መንገድ ነው። ስለዚህ ስዕል በጣም ሰፊና ብዙ ያለው በውስጡ ስዕል አሁን ላይ ደግሞ ከዘመናቶች በኋላ ሞደርን የሆነ ህይወት ከተጀመረ ዘመናዊ የሆነ ህይወት ከመጣ ጀምሮ በውስጡ በጣም በጣም ብዙ የሆኑ ክፍሎች ይኖሩታል ማለት ነው።
0: የተለያዩ የኪነ ጥበብ ሰዎችን ስንጠይቅ በተለይ ጸሐፊያን፣ ገጣሚያን ወይም ደግሞ የሚደርሱ ሰዎችን ስንጠይቅ የድርሰት ስራቸው በሄዱበት ሁሉ ሀሳብ እንደሚፈልቅላቸው ነው። ተኝተው እንኳን ሊነሱ የሚችሉበት ሁኔታ አለ። በሰዓሊያንስ ዘንድ አሁን አንተ በሄድክበት ሁሉ የሆነ ነገር ስታይ፣ የሆነ ነገር ስትመለከት ይህንማ በስዕሌ ባስገባው ብለው ሀሳብ ያድርብሃል ወይ?
1: እነዚህ ነገሮች ያው በስነ ጥበብ ዓለም ውስጥ የተለመዱ ነገሮች ናቸው። ምክንያቱም ሰው በራሱ ግላዊ ማህበረሰባዊ ስለሆነ ያው ሳሊ ደግሞ በተለምዶ ሳሊ የማህበረሰቡንና የራሱን ሀሳብ ነው የሚያንጸባርቀው። ተዘዋሪም ቢሆን እንደዛ ነው። ስለዚህ በሄድክበት ቦታ ያየሃቸው ነገሮች አንተ ውስጥ ሲገቡ እነዛ ነገሮች ስሜትህን ከነኩት ወደ ስዕል የማይቀየርበት ምንም አይነት እንትል የለም እና የአሳሳል ሂደቱ ወይም የአስተሳሰብ ሂደቱ ተመሳሳይ ነው። አይነቱ የሚለየው የምንገልጽበት መንገድ ነው። ገጣሚ በግጥም ዓለም ውስጥ ጽፏል። ግጥም በቃላቶች ያንን ነገር አሽሞንሙኖ ወይም ሚስጥራዊ አድርጎ ያቀርበዋል። ደራሲ ደግሞ ጥሩ በሆነ ተፋሰስ ባለው መንገድ ያንን ነገር ለህዝብ ተደራሽ ያደርገዋል። ሳሊ ደግሞ በስዕል ውስጥ ያንን ነገር ያየውን የተሰማውን መልሶ ለማህበረሰቡ ያንጸባርቃል እና ተመሳሳይነት የአስተሳሰብ ሂደት ነው ያለ ይህነቱ ውጤቱ ላይ እና ውጤቱ የሚወጣበት መንገድ ነው።
0: አሁን የሞናሊዛን ስዕል ስንመለከት ይህን ያክል ጊዜ ክብሯን ጠብቃ እንደገና ደግሞ እንደ በዓለም ላይ ዘፈኑ ግጥም ሁሉ ሲወርድላት እናያለን እና እንደው ስዕል ከፍተኛ ቦታ የሚሰጠው የአርት ዘርፍ እንደሆነ እንረዳለን። ምናልባት በህብረተሰባችን ትንሽ እይታው እስካሁን ከፍ ያለ አይመስለኝም እና በኢትዮጵያም በእስራኤልንም ያለውን ሁኔታ እንዴት ተመለከትከው ስለ ስዕል ያለውን ግንዛቤ በህብረተሰቡ ዘንድ?
1: በእርግጥ ማህበረሰባችን ለዚህ ነገር በብዛት ፍላጎት ሲያሳይ አይታይም። ግን ማህበረሰባችን በብዛት ራሱ አርቲስት ነው ማለት ይቻላል። ከዚህ በፊት የሚሰሯቸው ስራዎች የሰሯቸው ግን ላላቸው ነገር ወይም ላለን ነገር ትኩረት ስለማንሰጥ ነው ይሄ ነገር የሆነው እንጂ አሁን በውጭ ዓለም ሳሊዎች ይበረታታሉ፣ ሌላም ነገር አለ። ስራዎቻቸው በአግባቡ ጥሩ የሆነ ትንታኔ ይታያል። ኢትዮጵያ ውስጥ አሁን ላይ የተሻለ አማራጭ አለ። ትምህርት ቤቶች እየተስፋፉ ነው። በጣም ሳሊ ከማህበረሰቡ ጋር ተደራሽነት አለ። በእስራኤል ጥሩ ነገር አለ፣ ግን መንገዱ ትንሽ ያንን ነገር ለማወቅ ትንሽ አስቸጋሪ ነው ወይም ክፍት አይደለም።
0: አሁን እኔ አንዳንድ ቦታዎች ላይ ስታቀርብ የስዕል ስራን ስታሳይ ተመልክቻለሁ እና ከህብረተሰቡ ምን አይነት አስተያየቶችን ተቀብለሃል?
1: ማህበረሰቡ ያው ይመስለኛል፣ እኔ በእርግጥ ይህን ለማለት ትንሽ ጊዜ ነው እስራኤል ሀገር ውስጥ የኖርኩት፣ ግን እንደተረዳሁት ከሆነ ብዙ እንደዚህ አይነት ነገሮች የሉም። ለማህበረሰቡ አርቲስቶቹም ቢሆን ለማህበረሰቡ ከፍ

0: ያደረገበት እና ማህበረሰቡ ባየው ነገር ደስ ብሎታል ተበረታቷል ደስ የሚል ነገር ነው ምላሽ የሰጡ ምናልባት ደጋግመን እኔም ሌሎችም ሳሎች ይህንን ነገር ክፍት ብናደርግላቸው ፍላጎት እንዳላቸው የሚታይ ነገር አለ
1: እንግዲህ እስራኤል ሀገር ከመጣ ጥቂት ጊዜ በመሆኑ ምናልባት ብዙ ነገሮችን የመልመድ ሁኔታ ጠበቅባልና ያ ትንሽ ተጽዕኖ እንዲያሳድር ይችላል ግን አዲስ ገቢም ሆነህ አላረፍክም በጣም ጥሩ እንቅስቃሴ ነው ወደፊት ምን አቀዳሃል ሳሙኤል
0: አሁን ላይ ያው ስራዎችን እየሰራው ነው እኔ መገለጫ ይሆናሉ ብዬ ማስባቸውን የእኛን ማህበረሰብም ይገልጻል ብዬ ማሳየው ምክንያቱም አንድ አርቲስት የመጣበትን የኖረበትን ነው ይበልጥ ሲያንጸባርቅ ሙሉ የሆነ ስዕል ወይም ሙሉ የሆነ አርቲስቲክ ኳሊቲ አለው የሚባለው እና እኔ ያንን ነገር ለማንጸባረቅ እያሰብኩ ነው ወደፊት ያው ስራዎችን በተለያዩ ቦታዎች ለማሳየት አስባለሁ እንደዛ ነው ያለ
1: በትምህርትስ እዚህ ሀገር ምናልባት እርግጥ ያው ነው ኢትዮጵያ የተማርከው ነገር እዚህም ተመሳሳይ መስሎ ነው የሚታየኝ ግን እዚህ ሀገር ያለውን ሁኔታ እንትን ለማለት እና ተቀባይነቱ የበለጠ ከፍ ለማድረግ በትምህርቱ የመግፋት እቅድ አለ ወይ
0: በእርግጥ ስዕል መሰረቱ አንድ አይነት ይሆንና ግን ቅድም እንዳወራ ነው ውስጡ ያለው ሀሳብ የተለያዩ እንትሎች ይይዛል ከዘመናዊነት ጋር ምናልባት እስራኤል ውስጥ ኮንቴምፖራሪ ወይም ዘመናዊ የሆኑ አስተሳሰቦች በደንብ ይንጸባረቃል የአሜሪካ ተጽዕኖ ወይም የተለያዩ የአውሮፓ ሀገሮች ተጽዕኖ በእስራኤል ውስጥ በደንብ አለ ያው ያን ነገር ደግሞ በተወሰነ መንገድ ተምሬያለሁ ግን ይበልጥ ለማዳበር ትምህርት ቤት ገብቶ ለመማር እያሰብኩ ነው ያው ቋንቋዎቼ ምናምን አስተካክዬ ቀጥሎ ወደዛ ፕሮግራሜ ጎን ለጎን ከስራ ጎን ለጎን ትምህርቱን ለመማር እያሰብኩ
1: ጥሩ ነው ግፋበት አሁን እንደ አዲስ ገቢነት በዚህ በስዕል ስራ መበረታቻ ይደረግልሃል ወይ ባለህበትም ቦታ በተለያዩ ቦታዎች ስትንቀሳቀስ እንደው ከመንግስት አካላት የሚሰጥ ድጋፍ አለ
0: መንግስት አካላት የመጣው ጊዜ የተወሰነ የማማሟያ ድጋፍ ተደርጎልኝ ነበር ከዛ በኋላ ግን እድሎች ብዙ አሁን ላይ ብዙ ስራዎች እጄ ያሉ ግን ማሳየበት ቦታ በማጣት ወይም እድሎችን ባለማግኘት ያው ቤት ቁጭ ሊሉ ይችላል ስራዎችን
1: እስኪ እንግዲህ እኛም የሚመለከታቸውን ክፍሎች እናነጋግራለን ያንተን ስዕሎች ስመለከታቸው ከላክልኝም እዛም ቦታ በተለይ የእኛን ነባራዊ ሁኔታ የሚያንጸባርቁ ናቸው የዕለት ከዕለት ኑሯችንና እንዴት ነው እዚ ላይ ይበልጥ ትኩረት ያደረግከው
0: ያው አዲስ አበባ በነበርኩበት ጊዜ ሰዎች አንዳንዴ ከመኖር አልፈው ለማኖር የሚያደርጉት ጥረት አለ ይበልጥ ሴቶች ላይ ይሄ ነገር ይጠናል ብዙ ከባድ ህይወቶችን ያሳልፋሉ ስለዚህ የኔን ሀሳቦች በእነሱ ውስጥ ብተርክ የተሻለ ትርጉምና የተሻለ ዋጋ ይኖረዋል በሚል ነው የሚሰራቸው ምክንያቱም የሰው ልጅ ሁሌም ለመኖር ነው የሚያደርገው ጥረት በየትኛውም አይነት ሁኔታ ውስጥ የሀብት መጠን ሳይሆን በቃ ህይወት የሚለውን ነገር ለማኖር ለማቆየት ነው እና እዛ ውስጥ ያለው ትግል ምናልባት ጠለቅ ያለ ስሜት ስላለው በደንብ ሀሳብን መግለጽ ይችላል ብዬ ስላስብ ብዙ ትኩረት ማድረግ የጀመርኩት እነሱ ላይ ቀደም ብሎ እዛ በነበርኩበት ሰዓት ትምህርት ቤት ውስጥ በማጠናበት ሰዓት እና ከማህበረሰቦች ያገኘኋቸው እንትኖች ናቸው አንዱ ግብአት
1: እዚህ አሁን ይህን ነገር ምናልባት እድሉን ካገኘህ ለወደፊት ልጆችን በየቦታው የማስተማሩስ ፍላጎት አለ ወይ?
0: አዎ እዚህ ከመጣው እንደመጣ አካባቢ ትንሽ ተማሪዎች እረፍት ላይ ነበሩና ተወሰነ አንድ ሁለት ወር ሶስት ወር አስተምሬያቸው ኤግዚቢሽን እንዲያደርጉም አድርግ አሁንም ፍላጎቱ አለ ምክንያቱም ይሄ ነገር ልጆቹ ላይ ካልሰራን ወደፊት የተሻለ ነገር ልናገኝ እንችልም ማህበረሰባችንም ለማንቃት ይበል ማስተማር ማሳየት ተገቢ ነው ብዬ ስለማስብ እድሉን ባገኝ አሁንም ይበልጥ ማስተማር እፈልጋለሁ
1: ጥሩ ነው ሰዎችስ ምናልባት አሁን እንግዲህ በየቤታቸው የሚሰቀሉ ስዕሎች ይኖራሉ እንደ ፍላጎታቸው ሳልልን ቢሉ አንተ ለዚህ ነገር ዝግጁ ነህ ወይ?
0: አዎ ዝግጁ ነኝ ምክንያቱም ያው ይሄ ትዕዛዝ ከሆነ የእነሱን ፍላጎት ከኔ ጋር በማንተዋለቅ የተሻለ ውጤት ለማሳየት ስራ ሰርቶ መስጠት ተገቢ ነው
1: እስከዚህ ከስዕል ሙያህ ውጪ በሌላ የአርት ዘርፍ ተሰማርተህ ነበረ? ሌላ አርት ላይ ትኩረት ታደርጋለህ?
0: እስካሁን ምንም የለም በፊት ላይ ትንሽ አንዳንድ ቲያትሮች የመሞከር ነበረ ግን ብዙ አይደለም ይበልጥ መስማትና ማየት ትኩረቴን ይስበዋል
1: እንደ አርቲስትነት እንደ ሰዓሊነት ገጠመኞች ይኖረዋል በአዲስ አበባም ሆነ እዚህ ሀገር ያሳለፍኩ ካለ እስኪ የምታካፍለን ካለ ለእኛም ለአድማጮች
0: ይኖራሉ ብዙ ሊኖሩ ይችላሉ ያው በትምህርት ቤት ውስጥ
1: አንዷ ቆንጆ ነኝ ሳለኛል አለችህም
0: ብዙ ሰው ያው ልሳለ ስትለው ያው ቆንጆ ነው መሳለን ስለሚያስብ ሁሉም ሰው ራስ የሆነ ስሜት አለ ብዙ ይኖራል እንደዛ አይነት ገጠመኞች አንተ ከሳልከው በኋላ ሰዎች ጋር የሚፈጥራቸው ስሜቶች በሰዓት ጥሩ ገጠመኞች ያው ያ ነገር ያበረታታል ሰዎች ጋር የምታየው ነገር መልሶ አንተን ያስደነግጣል እነዚህ ገጠመኞች አንተ ከሳልካቸው በኋላ ሰዎችህን ላንተ ኖርማል ይሆናሉ ትለምዳቸዋለህ ሁሌ ስለምትሰራቸው ቆንጆ በኋላ ግን ሰዎችን ሲያስደነግጥ ሰዎችን ሲያስገርም ወይም ሌላም ነገር ሲኖር መልሶ ያ አጋጣሚዎች ለአንተ መልሶ የሆነ ለየት ያለ ስሜት ይፈጥርባል ወይም አንተም ታዳሚ ያደርጉሃል መልሶ
1: አይ ጥሩ ነው እንግዲህ ያው ወደፊት ብዙ እናወራለን እንነጋገራለን ስዕሎችን እዚህ ስቱዲዮ ይዘልን ትመጣለህ ብዬ ተስፋ አደርጋለሁ ዛሬው በዚህን ጨርስ እንደው በመጨረሻ የምታስተላልፈው መልእክት ካለ
0: ያው እንደዚህ ተባብሮ በመስራት ያው ይበልጥ ማህበረሰብን ማንቃት ወይም ደግሞ ለህዝብ ተደራሽ ያልሆኑ የተለያዩ አርቲስቶች ይበልጥ ባንድ ላይ በማድረግ ማህበረሰቡ ላይ መስራት ቢቻል የበለጠ ውጤታማ እንሆናለን ያለንን ነገር መልሰን ለሰዎች እንደ ማህበረሰብን እንደ ኢትዮጵያዊነቱ ያለንን ነገር መልሰን ለእስራኤል እናበረክት ጥሩ ነው ብዬ አስባለሁ
1: ጥሩ ሳአሊ ሳሙኤል መንግስቴ ስላናገርከን በጣም ነው እናመሰግን ወጣት ነህ ብዙ ነገር መስራት ትችላለህ ቀሪ ህይወት የተሳካ እንዲሆን ነው ምንመኝ በቀጣይ ደግሞ ተላዩ ጉዳዮችን ነው ያያለን ሰላም ጊዜ
0: አመሰግናለሁ እድሉን ስለሰጣችሁኝ አመሰግናለሁ መልካም እንትን በጣም ደስተኛ
1: ነኝ እሺ እኛም እናመሰግናለን ቻው
0: ለሌላ እንገናኛለን
1: እሺ ቻው

ኢየሩሳሌም ቢነገርልሽ አይሰለች ድምቀትሽ ልዩ ነው ካለም አምላክ ጥበቡን ላንቺ አፍስሷል ከቶም አልሳሳም የመወደድሽ ምስጢሩ ካልማዝ እንቁ በላይ ነው ፈጣሪ ፍቅሩንና ቃሉን የሰጠበት ካለም በተለየ ያደለው ኢየሩሳሌም በተገጠገጡ ተራሮች የታቀፍሽ በረከት ነሽ ዓለም ጌጥ ፍጹም ቅድስና የተሰጠሽ ዘላለሙን ማይለወጥ ዙሪያ ገባሽ ድንቅ የሆነ ስራሽ ዓለምን ያስደመመ ነው ፈጣሪ ፍቅሩንና ቃሉን የሰጠበት በተለየ ያደለው ጽዮን ሆይ ልዩ ነሽ አንቺ እናት ዓለም አምላክ በቃሉ ያነጸሽ ልክ እንደ አበባ ያፈካ ጽው ድንቅ ያደረገሽ ሁሉም ጽዮን ይያለ ስምሽን ባፉ ይጠራል ተነግሯል ቅምዝናሽ ዝንታ ለሚተነተናል የፈጣሪ ቃል አድሯል ባንቺ ተከበር ያለሽ በኦሪትሽ ከቶ አይጥልሽም ጽዮን በበረከቱ ታብብ ያለሽ ለዚያም ነው ዛሬ ከቤትሽ ራቁ ከምድርሽ የተሰደዱ ሁሉ ከሄዱበት ጥጋ ጥግ እየተሰባሰቡ ያሉት በቃሉ ኑሮ በጽዮን በቅድስቲቷ ኢየሩሳሌም ያሉ አምናለሁ ባንቺ ኢየሩሳሌም የብዙሃን ጥላ ከለላ ሆነሽ ዘላለም ታሪክሽ ጥፍ ድርቡን ይገናል ዳግም ባለም ውበትሽ ከምንጩ አይከስም ምናት ዓለም አሁን ተስፋ አለኛ ቀን አይቀርም እጹብ ድንቅ የመሆኛሽ አንቺ ብቻ ትመረጫለሽ ከዓለም ሁሉ ተለይተሽ የይሁዳውያን ብቻ ሳይሆን የአምላክን መዲና ሆነሽ ኢየሩሳሌም ኢየሩሳሌም ልዩ ነሽ አንቺ ባለም ኢየሩሳሌም

የተከበራችሁ አድማጮቻችን ዛሬ ጧት ያቀረብነው ፕሮግራም ይሄን ይመስላል። ቀን 1 ሰዓት እንዲሁም ምሽት 7 ሰዓት ላይ በቀጥታ ፕሮግራማችን እንገናኛለን። አድማጮቻችን መልካም የሰንበት ቀን መልካም ለተቀዳሚ እንዲሆን እንመኛለን። የዛሬው የጧቱ ፕሮግራማችን ዝላይ ተጠናቀቀ። መልካም ቀን መልካም ለተሰንበት ሻባት ሻሎም።

0: እና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አላችሁ? የለተሰንበት የለተቅዳሜ የከሰዓት በኋላው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን ከሁሉ ጊዜ አስቀድመን መልካም ሰንበት መልካም ጊዜ እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሻባት ካፍቴት በትሽሬ ታፍሽን ፔ ዛይን ሲዮን እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 10 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 30 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን አላ ናይዳኖቭ። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዛም ወቅታዊ ዘገባና ሳምንታዊ የመዝናኛ ፕሮግራሞችን እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። የእስራኤል መከላከያ ሰራዊት ሶሪያና ሊባኖስ በሚዋሰኑበት አካባቢ ጥቃት መፈጸሙ ተገለጸ። በዱባይ አውሮፕላን ላይ ሊደርስ የነበረው ሽብር ጥቃት ዛሬም አነጋጋሪ ሆኖ እንደቀጠለ ነው። ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የሰላም ኖቤል ሸላሚውን ድርጅት በጥብቅ ወቀሱ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል መከላከያ ሰራዊት ሶሪያና ሊባኖስ በሚዋሰኑበት አካባቢ ጥቃት መፈጸሙ ተገለጸ። ጦሩ በሁለቱ ሀገራት ድንበሮች አካባቢ እርምጃ የወሰደው የኢራን ተላላኪዎች የሽብር ጥቃት ለመፈጸም የነበራቸውን እቅድ ለማክሸፍ ነው ተብሏል። እንደ ጦሩ ገለጻ እንደ ሶሪያ ዜግነት ያለው አሸባሪ ባለፈው ዓመት በእስራኤል ዜጎችና ወታደሮች ላይ የሽብር ጥቃቶችን ለመፈጸም ቢያቅድም ሊከሽፍ ችሏል። በተለይ ሮኬቶችንና ድሮኖችን የመተኮስ እቅድ ነበረው ብሏል ጦሩ። በዱባይ አውሮፕላን ላይ ሊደርስ የነበረው የሽብር ጥቃት ዛሬም አነጋጋሪ እንደሆነ ቀጥሏል። የተባበረችው አረብ ኤሚሬትስ ጠቅላይ አቃቢ ሕግ ትላንት የዱባይ ፍላይን አውሮፕላን ክስተት ምርመራ አስመልክተው እንደገለጹት የኦማን ዜግነት ያለው ረዳት አብራሪ አውሮፕላኑን ከዋናው ፓይለት በመቀማት በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ላይ ከሚገኙ የበረራ መስተናገጃ አዳራሾች ወይም ተርሚናሎች መካከል በአንዱ ላይ አውሮፕላኑን ለመከስከስ እቅድ ነበረው። ልክ መስከረም 11 ቀን 2001 ዓ.ም በአሜሪካ አልቃይዳ እንዳደረሰው አይነት የሽብር ጥቃት ለማድረስም እቅድ ነበረው ብሏል። ረዳት አብራሪው በምርመራ ወቅት የሽብር ጥቃት ለመፈጸም ማቀዱን አምኗል ብለዋል የተባበረችው አረብ ኤሚሬትስ ጠቅላይ አቃቤ ሕግ። የኦማን ዜግነት ያለው ረዳት አብራሪ ወደ እስራኤል ካሁን በፊት በተደረጉ ሁለት በረራዎች ተሳትፎ የነበር ሲሆን የበረራ መስመሮችን አጥንቷል። አልሃማሚ የተባለው ረዳት አብራሪ እቅዱን ብቻውን ሳይአቅድ አይቀርም ተብሏል። ያም ሆኖ ከሌሎች ሽብርተኛ ድርጅቶች ጋር ግንኙነት እንዳለው ለማወቅ ምርመራው ተጠናክሮ መቀጠሉን የተባበረችው አረብ ኤሚሬትስ ባለስልጣናት ጨምረው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የሰላም ኖቤል ሸላሚውን ድርጅት በጥብቅ ወቀሱ። ፕሬዝዳንት ትራምፕ በኒውዮርክ የምርጫ ቅስቀሳ ወቅት ባሰሙት ንግግር ለሳቸው የሰላም ኖቤል ሽልማት አለመሰጠቱ የማይጠፋ ጠባሳ ነው፣ ኖርዌይ 8 ጦርነቶችን ላስቆሙ ትራምፕ የሰላም ኖቤል ሽልማት አለመስጠቷን መቼም አንረሳውም ብለዋል። የኖቤል ሽልማት ሰጪው ኮሚቴ አባላትም አክራሪ ርዕዮተ ዓለም ተከታዮችና የስልጣኔ ጠላቶች ናቸው ብለዋቸዋል ትራምፕ። ዓለም አቀፉ ኖቤል ሸላሚ ድርጅት ለደቡብ አፍሪካዊቷ የሕግ ሰው ናዋይ ፒላይ በሰላም ዘርፍ ሽልማት እንዲሰጣቸው መወሰኑ ይታወሳል። ትራምፕ ስለ ሴትየዋ ምንም የማውቀው ነገር የለም፣ እስራኤልን እንደሚጠሉ ብቻ ነው የማውቀው ብለዋል። ናዋይ ፒላይ እስራኤል በጋዛ የጦር ወንጀል ሰርታለች በማለት በተደጋጋሚ ጊዜ የወነጀሉ ሴት ናቸው። ይህ በእንዲህ እንዳለ ዓለም አቀፉ ኖቤል ሸላሚ ድርጅት ለደቡብ አፍሪካዊቷ የሕግ ሰው ናዋይ ፒላይ ሽልማት መስጠቱን ሐማስ አድንቋል። ሐማስ ዛሬ ባወጣው መግለጫ ዓለም አቀፉ የኖቤል ሽልማት ሰጪ ድርጅት የደረሰበት ውሳኔ እስራኤል በፍልስጤም ሕዝብ ላይ ስለምትፈጽመው ወንጀል አሳይ መንገድ ነው ብሏል። የእስራኤል ውጭ ጉዳይ ሚኒስተር ከኢየሩሳሌም ባወጣው መግለጫ ለደቡብ አፍሪካዊቷ ናዋይ ፒላይ የሰላም ኖቤል ሽልማት መሰጠቱ ትክክል አይደለም፣ ሽልማቱ ለሐሰት ለጥላቻና በከንቱ ደም አፋሳሽ ለሆነ አካል የተሰጠ ነው በማለት ነቅፏል። የሶሪያው ፕሬዝዳንት አህመድ አሻራ በአሜሪካቻቸው ትራምፕ አካሄድ ላይ ግራ የተጋቡ መሆኑን ገለጹ። የሊባኖሱ አልአክባር የተሰኘው ጋዜጣ እንደዘገበው ፕሬዝዳንት ትራምፕ ለሶሪያው አቻቸው አህመድ አሻራ ቃል ከገቡላቸው ነገሮች መካከል አንዱ እስራኤል በሶሪያ ላይ አልፎ አልፎ የምትወስዳቸውን ጥቃቶች ማስቆምንና ለደህንነት ጥበቃ ብላ ከያዘችው የሶሪያ መሬት ለቃ እንድትወጣ ማድረግ ነው ተብሏል። ይሁን እንጂ ትራምፕ ይህን ማድረግ አልቻሉም፣ ሁኔታውም አህመድ አሻራን አሳዝኗል ተብሏል። እንዲሁም አሜሪካና ሌሎች የአረብ ሀገራት ተባብረው በጦርነት የተጎዳቸውን ሶሪያን በመሰረተ ልማትና ሌሎች ዘርፎች ለማገዝ የነበረው ተነሳሽነት ብዙ እየታያለ መሆኑ ፕሬዝዳንት አህመድ አሻራን ቅር አሰኝቷል። የሶሪያው ፕሬዝዳንት አሜሪካ በሀገራቸው መልሶ ግንባታ ላይ የነቃ ተሳትፎ እንድታደርግ ዳግመኛ ማሳሰብ እንደማይፈልጉ ገልጸው ያም ሆኖ ከኢራን ጋር አዲስ ግንኙነት የመፍጠር ፍላጎት የለኝም ብለዋል። ከሶሪያ ወደ ሊባኖስ የጦር መሳሪያ ኮብልሎ ወደ ሂዝቦላ ድጅ እንዳይደርስ ለማድረግም ሶሪያ ጥረት እያደረገች መሆኑን ፕሬዝዳንት አህመድ አሻራ ጨምረው ገልጸዋል። አሜሪካ በሩሲያ ላይ ጥላው የነበረውን የሶላር ኃይል ሽያጭ ማዕቀብ ለጊዜው ማንሳቷን የዩክሬን ፕሬዝዳንት ቮልዶሚር ዘለንስኪ ተቹ። ዘለንስኪ እንዳሉት የትራምፕ ውሳኔ ለሩሲያው ፕሬዝዳንት ፑቲን ትልቅ ሽልማትና በቢሊዮን የሚቆጠር ዶላር እንዲያገኙና ጦርነቱን እንዲቀጥሉበት የሚያደርግ ነው። ውሳኔውም በጠንካራ አጋሮች የተወሰደ ደካማ ውሳኔ ነው ብለውታል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው አቻቸው ቭላድሚር ፑቲን መካከል የተደረሰበት ስምምነት እንደሚያመለክተው ሩሲያ ለአሜሪካ በመቶ ቶኖች የሚቆጠሩ የሶላር ኃይልን ለአሜሪካም እንዲሁም ለዓለም እንድትሸጥ የሚያደርግ ሲሆን ይህም በአሜሪካ የነዳጅ ዋጋ ጭማሪን እንዳያሳይ ያግዳል ብሎም በኢራን በኩል የተጓደለውን የነዳጅና ሶላር ምርት ጥረት የሚያሟላ ነው ተብሏል። ኢሳያስ የተሰኘው ወጀብ በአሜሪካ ፍሎሪዳ የባህር ዳርቻዎች ላይ ጉዳት አደረሰ ተባለ። የባህር ማዕበሉ ቀስ በቀስ ፍጥነቱ እየቀነሰ ቢሄድም ብዙ ጉዳት አደርሷል። ከ500,000 በላይ ዜጎች በፍሎሪዳና አላባማ ግዛቶች የኤሌክትሪክ ኃይል አገልግሎት ተቋርጦባቸዋል። በሁለቱ ግዛቶች የአደጋ ጊዜ አዋጅም ታውጇል። የአካባቢው ነዋሪዎች ከቤታቸው እንዳይወጡ የከተማ መስተዳድሮች አሳስበዋል። የአሜሪካ የተፈጥሮ አደጋዎች ተከላካይ ተቋም ያልተጠበቀ የባህር ማዕበል ሊደርስ ይችላል በማለት አስጠንቅቋል። አሜሪካ በክረምት ወቅት በተለያዩ የተፈጥሮ አደጋዎች በጣም ጉዳት የሚደርስባት ሀገር መሆኗ ይታወቃል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ጨምሯል። ነገ ሙቀቱ በመቀነስ ከሰዓት በኋላ ጀምሮ በአንዳንድ አካባቢዎች ዝናብ ይዘንባል፣ የጎርፍ መጥለቅለቅም ሊኖር ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 27፣ በቴል አቪቭና አካባቢው 28፣ በሃይፋና አካባቢው 27፣ በኤርሸባና አካባቢው 30፣ በኤላትና አካባቢው 34 ዲግሪ ሴንቲግሬድ ነው ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ከሙዚቃው ተመልሰናል። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የደህንነት ጉዳይ ዘጋቢያችን ጥላሁን መልኬ በስልክ መስመራችን ይገኛል። ጥላሁን እንዴት ዋልክ? ሻባት ሻሎም።
1: መልካም ሰንበት ሰጠኝ። ሰላም ለአንተም ለአድማጮችን እንዴት ነህ?
0: መልካም ሰንበት እንላለን። ደህና ነን። አንተ እንዴት ነህ? ሰላም ነው? ሰንበት እንዴት ነው? አየሩ ጥሩ ይመስላል።
1: ቆንጆ ነው፣ ቆንጆ ነው። ያው ሙሉ ሳምንት የዚህን አገር ኑሮ ታውቀዋለህ፣ ሩጫ ነው ማራቶን። ከዛ አረብን ቅዳሜ ይዞ ማረፍ፣ ቤተሰብ ጋር መገናኘት አለ። ይበልጥ ደግሞ አረብን ስተኝቶ ቅዳሜ ጠዋትን ይህን ቆንጆ አየር ጸባይ እየተመገብክ ኢየሩሳሌም አካባቢ ስትሆን ደግሞ የበለጠ ደግሞ ያምራል። ላስቀና ፈልጌ ነው ነገሩአንተ አካባቢ ሆነ ነገሩ እና ቆንጆ ነው የአየር ጸባይ፣ ሁሉም ነገር ይመቻል። እግዚአብሔር ይመስገን በጣም
0: ጥሩ ነው። እንግዲህ ክረምቱ ያው ትንሽ ከበድ ይላል በኢየሩሳሌም። እስከዛ እንግዲህ ያለው ወቅት ያው መሸጋገሪያ ስለሆነ ምን አይልም፣ ጥሩ ነው። ወደ ተለያዩ ርዕሰ ጉዳዮች ስናልፍ እንግዲህ የጥቅምት ሰባቱ የሽብር ጥቃት 3 ዓመት አለፈው። ከዛ በኋላ የደህንነት ሁኔታዎች እንዴት ነው? በእስራኤል የደህንነት ሁኔታ ተቀርፈዋል ወይ? ጥሩ ነው የሚባል ጊዜ ላይ ነን ወይ?
1: ዋ ይከብዳል ትክክለኛ መልስ ለመስጠት። ግን ያው የሚነገረውን የሚባለውን ነው እኔም ወደ አድማጮች የማደርሰው። ማለት ያው የተከፋፈለ ሀሳብ ቢኖርም ማለት በመንግስት በኩል ስልጣን ላይ ያለው መንግስት ያው ከሞላ ጎደል ከጦርነቱ ከጥቃቱ ከሽብር ፈጠረው በኋላ እስራኤል በወሰደቻቸው የተለያዩ እርምጃዎች ጠላቶቻችን ተዳክመዋል፣ ወደ መጨረሻም እያሸነፍን እየተጣጋን ነው የሚል ሁኔታ ትሰማለህ። በተቃዋሚዎቹ በኩል ደግሞ አይ አይደለም፣ አሁንም ጦርነት ላይ ነን፣ የተከፈቱት በሮች ማለት በተለያዩ አቅጣጫዎች እስካሁን አንዱ እንኳን የተቋጨ መስ አይታይም። ያ ብቻ አይደለም፣ ጦርነቱም በቀጣይ ቀጣይነቱን ምልክት ያሳያል። ምክንያቱም ጠላቶቻችን እስካልተሸነፉ ድረስ እንደገና የመደራጀት ምልክት እያሳዩ ነው የሚል ትሰማል። እና በትክክል የትኛውን እቀበላለሁ እንግዲህ እያንዳንዱ ከሚሰማው ከሚያየው ከዛ የራሱን ውሳኔ ይወስናል ብዬ አስባለሁ። እንደ እኔ ግለ ጥያቄ እንግዲህ ይኸውልህ እንግዲህ ከጦርነቱ ከጥቅምት ሰባት ከሽብር ፈጠረው በኋላ ነው የምናወራው። አሁን ባለው ሁኔታ ትልቁ ነገር ደስ የሚለው የመከላከያ ኃይሉ የአሰራር ማለት የነበረውንን አጠቃላይ በጦር ጥቃትም ሲፈጸም ያለውን ሕግና ደንቡን ሙሉ በሙሉ ቀይሮታል። ይሄ ትልቁ ነገር ነው። ምክንያቱም
0: ከፍተኛበት ነቅቷል።
1: በትክክል ምክንያቱም እንዴት ነው በተጠንቀቅ መጠበቁ ብቻ ሳይሆን ከአሁን በፊት የነበረው የእስራኤል መከላከያ ኃይል መከላከልን ነው ጥቃት የሚለው ላይ ትንሽ ወደኋላ የማለቱን ያው እንደው ሲደርስበት እንጂ በደሉ በራሱ ጊዜ እርምጃ ልውሰድ ብሎ ሴራዎችን የማንኮላሸት ብዙ አታይበትም። አልፎ አልፎ ሲሆን አዎ በታሪክ ከአሁን በፊት አንዳንድ ከባድ ጦርነቶችን አስቀድመን እርምጃ ስለወሰድን የአሸናፊነትን የበላይነትን የተወጣንባቸው ታሪኮች አሉ። አጠቃላይ ግን ጉዳቱ ደርስብን ብቻ ነው አጸፋው እርምጃ ወይም ወደ ጦርነት ገባን ብለን ነው የምናውጀው። አሁን ያ ተቀይሮ ሌላን ማለት አንድ አገር ወይም አንድ ሽብር ፈጣሪ ድርጅት በመረጃ ማለት ነው በእስራኤል በኩል ጥቃት ሊፈጽም መረጃው ከደረሰ ያን ለማንኮላሸት አስቀድሞ ከመውጣቱ ድርጊቱ ከመፈጸሙ በፊት ማንኮላሸት የሚለውን ይህንን ለውጥ እንግዲህ ትልቅ በእኔ አመለካከት ትልቅ ለውጥ ነው። ማለት መከላከል ብቻ ሳይሆን እርምጃ መውሰድ የሚለው ሁኔታ አስቀድሞ ከአሁን በፊት ያልነበረ ጥሩ ነገር ነው። ሌላው በተጠንቅ ለምሳሌ አሁን ጥቅምት ሰባት በደረሰብን የሽብር ፈጠራ ድርጊት አየር ኃይሉ የት ነበር? ምድር ጦሩ፣ ወታደሩ ብዙ ጥያቄዎች ይነሳሉ እስካሁን መልስ የሌላቸው። ከአሁን በኋላ ግን ወደፊት ማለት ነው እያንዳንዱ ጉዳዩ የሚመለከተው የሰሜኑን እዝም በለው የደቡብ ማዕከላዊ ሀገሪቱ በተለያዩ ቦታዎች የሀገሪቱን ደህንነት የሚጠብቅ ወታደር አየር ኃይሉ በይበልጥ አየር ኃይሉ እንደዚህ አይነት ችግር ከደረሰ ያለምንም ትዕዛዝ ማለት ከሌላ ከከፍተኛ የጦር ባለስልጣን ወይም ከሀገሪቱ መንግስት አይደለም ትዕዛዝ የሚጠብቀው ሁኔታውን ካመነበትና በሀገሪቱ ላይ ከፍተኛ የሆነ ጉዳት ከመድረሱ በፊት በራሱ ጊዜ ወደሆኑ አስቸኳይ እርምጃ መውሰድ አለበት የሚል ይህም አዲስ ለውጥ ነው። ሌላው ከአሁን በፊት ለምሳሌ እንዴት ነው እኛ ዜጋዎች ያው ጦርነት ሲሆን አንዳንድ ሽብር ፈጠራ ድርጊት ሲፈጸም ነው ሀገራችን ወደ ጦርነት የገባች መሆኑንን፣ ግን በመከላከያ ኃይሉ በየቀኑ ማለት ይቻላል በመረጃ ድርጅትን መሰብሰብ በለው ነገሮችን በማንኮላሸትን በለው ከታች እስከ ላት በጦር የመጣው ሽብር ፈጠራ ከሚፈጽሙት በሀገር ደረጃ አጠናክረው መጥፎ ነገር ለምት ከሚያስቡ እነሱ የመከታተል ሁኔታ አለ። እና ይህም በተመለከተ አሁን ለምሳሌ ያልተጠበቀ ጥቃት የሚፈጸም ከሆነ ከአሁን በፊት በአየር ኃይሉ የተወሰኑ የጦር አውሮፕላኖች በተጠንቀቅ ታጥቀው ማለት ነው ተራ ያው ያው የተቀያየሩ ማለት በእንደዚህ አይነት ነው ይሄን ቁጥሩን አሳድገውታልኝ የነበረውን ቁጥር ማለት ብዛት ባለው ሁኔታ ወዲያውኑ እርብጫ መውሰድና እንዴት ነው ከባለፈው ተመረታችን እየተማረን መስሎ ይታየኛል ይሄ ስለታየው በመከላከያ ኃይሉ ያለው ለውጡም በጣም ደስ የሚለው እንደገና ምታስተዋውስ ከሆነ ሰጠካው በፊት አንዳንድ የጦር ጀነራሎችም ሆነ ሚኒስትሮች መጥተው የጦር ኃይሉን ይዞታ ማለት ከብዛት ጥራት በሚል የወታደሮችን ቁጥር መቀነስና የአገልግሎት ዘመንን መቀነስን ተመልክቶ የተወሰኑ ውሳኔዎች ነበር አሁን ወደ ድሮ የመመለስ ሁኔታ መሆን አለ ብዛት ወታደሮችን መመልመል የአገልግሎት ዘመናቸውን ምንም እንኳን ጦርነት እንደመሆናችን መጠን ምክንያት ቢሆንም በቀጣይም የአገልግሎት ዘመኑ 3 አመት የሚለው ከዛ ወርዶ ወደ 2 አመት ከ6 ወር እንግዲህ የቀነሱበት ሁኔታ ነበር እሱ እንደገና እንደነበረው እንዲመለስ ይሄን ስታይ መከላከያ ኃይሉ ከአለፈው ስህተት ተምሮ በቀጣይ ጠላቶቻችን ካጥ ለማጥቃት ከመከሩ በሚል መከላከሉን ይሄ ነው ከእንግዲህ ጦርነቱ ካሳለፈን በኋላ ግን ሰጠኝ በመከላከያ ኃይሉ እንደውጤት የሚታየው ምንድነው ለምሳሌ ሽብሩ ሲፈጸም ጥቅምት 7 2023 ዓመተ ምህረት ወደ እስራኤል የደቡብ ሀገሪቱ ክፍል ነዋሪዎች አጥር ሰብረው የገቡት ፍልስጤማውያን ሽብርተኞች ወደ 6000 ይጣጋሉ። ከነዚህ ከ6000 ታጣ ሽብር ፈጣሪዎች 4000 የሚሆኑት እንደተደመሰሱ ማለት ከጦርነቱ ጀምሮ እስካሁን ድረስ እስራኤል በመተወስደው እርምጃ ወደ 4000 የሚሆኑ ሽብር ፈጣሪዎች ተደምስሰዋል። የቀረቱንም በማፈላለግ የትም አይገቡም እንደመሰሳለን ሲሉ እንግዲህ በመከላከያ ኃይሉ የመከላከያ ሚኒስትሩ ሆነ የጦር ኃይሎች ይፋ አድርገዋል። ይህ ብቻ አይደለም የሐማስ ድርጅት ተጨባጭ ሁኔታ እንግዲህ ሲገመገም በእርግጥ ሐማስ ቢታከምም በብዙ መሬት ከ160 ጅንጎን እንግዲህ የእስራኤል ጦር ኃይል ጋዛ ምድር ላይ ይገኛል የተዳከመ ቢሆንም አሁንም የጦር ኃይሉን ያደራጅ እንደሆነ ይነገራል እንዲያውም
0: እሱኮ አሁንም ጠቅላይ ሚኒስትር ናታኒዮ አሁንም ጥላቶች ተዳክማል ብሎ የዚህ ስጋቱ አልቀረም ብለዋል ባለፈው ሳምንት አሁን ዞሮ ዞሮ ጥቅምት 7 የሽብር ጥቃት ከደረሰ በኋላ ወደ ጦርነት ተገባ በጦርነቱ ጥሩም ውጤት ተመዝግቧል እንዲሁም ደግሞ መስተካከል የሚገባቸው ነገሮችም አይተናል ግን በአንነት እንግዲህ ጥቅምት 7 የሽብር ጥቃት ያደረሱት አካላት ባዛሚ ያሉ ድርጅቶች አሸባሪ ድርጅቶች ነውና እነሱን መዋጋቱ ምን ያክል ውጤት አምጥቷል ነው ራቅ ላለው ለምሳሌ በሄዝቦላ በኩል ብዙ ውጤት አምጥቷል በኢራን በኩል ብዙ ውጤት አምጥቷል አሁንም ግን ስጋቶች እንዳሉ ከሆነ ሌላ ስራ ሌላ የበስራ ብዙ ይቀራል ማለት ነው ለእስራኤል
1: በትክክል በርግጥ በፖለቲከኞች ጠቅላይ ሚኒስትሩ ማለት ፖለቲከኛ ናቸው ፊታችን ደግሞ የፊት እንግዲህ ሁለት ሳምንት በኋላ ብሔራዊ ምርጫ አለ እያንዳንዱ የራሱን ነን ለፖለቲካ ጥቅሙ የሚሆነውን ድምጽ የሚያሰማው ለዜጎች እንደነ ተሰማው ሰው እናሸንፋለን ያሸንፈናልኝ ተዳክመዋል ያን የሚሰማው በተቃዋሚ ደግሞ አይደለም ጦርነት ሲቆማል ብዙ ነገሮች አሉ ወደ ውስጥ ገብተህ ግን በይበልጥ የመከላከያ ኃይሉን መረጃ ያንን እውነቱን እንግዲህ ከሞላ ጎደል ምክንያቱም ከፖለቲካው ገለልተኛ ሆኖ ያለውን ተጨባጭ ሁኔታ መረጃውን ለዜጎች መስጠት አለበት ከዛ አንጻር ስታየው አንተ እንዳልከው ሐማስ ሙሉ በሙሉ ተሸነፈ ማለት አይቻልም ሰጠኝ ከሶስት አመት በኋላ እንዲሁም አሁን ከአሁን በፊት ከመለመላቸው ከነበሩት ወታደሩ ቁጥሩን አሳድጓል ለሚል ጥያቄ ሲመጣ ወጣቶች ጋዛ ውስጥ የሚኖሩት ወጣቶች ወደ ስራ ቢሄዱ በቀን የማያገኙትን ገንዘብ ለምሳሌ የቀን ክፍያ አለ እንደምንከፈላቸው አይደለ ሊሰሩበት ለላባቸው ዋጋ በሐማስ ድርጅት ከተመለመሉ ግን እጥፍ ብር ስለሚቀበሉ ለገንዘብ ሲሉ ወደ ውስጥ እየገቡ ነው በአስራዎቹ የእድሜ ክልል እንደ 14 15 እንኳን ልጆች የጦር ልምድ የሌላቸው ቁጥሩን በከፍተኛ ሁኔታ አሳድጎ ያ ማለት እነዚህ ካሁን በፊት ድሮ የጦር ኃይል ልምድ አላቸው የላቸውም እንግዲህ ልጆች ናቸው ገና አዲስ ተለማማዶች ናቸው ግን ቁጥሩን አሳድጓል ለቀጣይ ጦርነት ራሱን እያዘጋጀ ነው ይህ ብቻ አይደል በእርግጥ ጉዳቶች አሉ አሁን የሐማስ ድርጅት እንደው መጥፋትን ስለማይፈልግ የሚያደርገው አልሞት ባይተጋዳይነት እንጂ በሌላ በኩል ስታየው ለምሳሌ በግብጽ በኩል ገብ የነበረው የጦር መሳሪያ የራፋህን ኬላ ተያይዞ ማለት ነው ተዘግቶበታል መሸናፈኛ የለውም ከውስጥም ራሱ እርዳታ ሲገባለት ያን እየሸጥ የለወጥ ገንዘብ ኖረዋል እንጂ እንደገና የተወሰኑ ቦታዎችን እንዳስተዳደር ይግዛ እንጂ ኃይሉ የመዳከም ሁኔታና ያን ነገር ይታያል ግን ያ ማለት ድርጅቱ ከነካቶ ተፍቋል ማለት አይቻልም ነገ ከነገ በኋላ እንደውም ያልታሰበ ጦርነቱ ሊያመጣ ይችላል እንግዲህ ሁሉ ያን ወደት ምን የሆነው ጦርነቱን ግን እንደ ልደን ዲሞክራሲ ጋዛ ለማ የሐማስን ተጨባጭ ሁኔታ በፍጹም አሁን ማለ እየተነፈሰ ነው ወደ ሰሜን ሀገራችን ክፍል ከሄድ ከልባኖስን ተጨባጭ ሁኔታ ባለበት የህዝቡላን የህዝቡላ ድርጅት ይውላል አሁን በጥራቱ መሰረት መከላከያ ሁሉ የሚሰነዝረው ከ180 ጀኝ ሆነው የሮኬቶች ኃይሉን አጥቷል ይባላል የለው እንደገና የነበሩትንን የጦበቆሎች እንኳን
0: ይሄ እንደው አሁን መከላከያ ለ በፊትም ቢሆን ብዙ ጉዳት ደርሶበታል ተብሎ ጦርነት ሲጀመር ግን ሌላ ቅም ነው ይዞ የመጣ አንዳንድ ጊዜ የሚነገሩ ነገሮች በተግባር ላይ ይለያያሉ።
1: አውል ጽሁፍተን ነው ግን ጥያቄው ከየት ነው የሚመጣ ነው ልብ ብል ከሆነ የመከላከያ ኃይሉ ፖለቲከኞች አይደለም መከላከያ ስንል ላይ ሆነው የሚመሩትን የመከላከያ ሚኒስትሩ አሉ ፖለቲከኛ ናቸው የሳቸውን አባባል ያልተቀበሉም ባብዛኛው ምክንያቱም ለፖለቲካ ጥቅማቸው የሚናገሩ ጠላቶቻችን እናሸንፋለን እያሸነፍን ነው ነው ብዙ ተማለ የመከላከያ ኃይሉን ግን በጦር ውስጥ ያለው የጦር ኃይሎች ታማጆር ሹምን ወይ ደግሞ አፈቀላቀበውን ጥናት ተደርጎ የሚፈጸው መረጃ ግን ሙሉ በሙሉ ምክንያቱም እነሱ ፖለቲካውን የሉበትም ትክክለኛ ያለውነን ነው አሁን ለሱ ቢሉት ምንድነው አሁንም ቢሆን የደረሰውን ጉዳት እኛል አድርሰናል ያለውነን የጠላት ኃይል ይሄን ግምት ነው እዚህ ልብ ማለት ያለብን ሙሉ በሙሉ መረጃው አለን ማለት አይደለም አሁን ይህን 80 ከመቶ የሚሆነውን የሮኬት ኃይሉን የህዝቡላ ድርጅት ተደምስሶበታል ይህ በግምት ሊሆን ይችላል
0: አሁን ለምሳሌ ብዙ ጊዜ መሰረት የሚያደርገው የደቡብ ሊባኖስን ጉዳይ እንጂ በሌላ አካባቢ የህዝብላ ድርጅት ምን እንደቀበረ ምን እንዳለው ራሱ ብዙ መረጃ የለም በሌላ በኩል ደግሞ ዋናው ምንጩ አልደረቀም ኢራን ጋር ያለውና ወሰብሰብ ያለ ነው እርግጥ ጣላት አርፎ ይተኛል ሁሉ ነገር አማጦ በቃ ጁሪ ሰጣን ማለት አይደለም መዳከመም ትልቅ ነገር ነው ለማንኛውም ግን አሁንም ስጋቱ እንዳለ ነው በሚለው እንደውና ወደ ሌላው ሰብደን
1: ወደዛ ከማለት ብቻ ያልከው ነገር ትክክል ሆኖ አጠቃላይ እንግዲህ ባሉት ሲባል ግን ከአብዛኛው የጦር ኃይሉም የህዝቡላ ድርጅት ለዘመናት ደቡብ ሊባኖስ ከእስራኤል ድንበር ላይ ነው በርግጥ ሌላ ቦታ በይሩት ብትል ዋሻ ይኖራል አዎ ይኖራል ግን አብዛኛው የጦር ኃይሉም በዋሻ ቁፈራም በለው ቤቶች ውስጥ ምርት ቤቶች ሆስፒታሎች ውስጥ የቀበረው ተራራ ውስጥ የቀበረው በአብዛኛው ኃይሉ ያለው ደቡብ ሊባኖስ ምክንያቱም ከእስራኤል ጥግ ነው ለመጉዳት እንዲያመቸው ይሄ አንዱ ነው ሌላው በይሩት ዋና ከተማና ሰሜኑ ከአካባቢ ካደረገ እዛ አካባቢ ሌላ ነገር ባለስልጣኖች የሚቀመጡበት ቦታ ነው እዛ እንዲደርስ ስለዚህ ይሄን ታስቦበት ነው በርግጥ ተጎድቷል አሁንም እንዳልከው አንተ ግን ያለቀ ማለት አይቻልም ብዙ
0: ሌላው የፍላይ ዱባይ አውሮፕላን ጉዳይ አሁን ማነጋጋሪ እንደሆነ ነው ትላንት ሀገሪቱ የተባበረችው አረብ ኤምሬትስ ጠቅላላ ጉባኤ ጠቅላላ ይሄ የምርመራ ክፍልን አቃቤ ህጉ ምንድን ያሉት በናትባግ ላይ በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ላይ ለማፈንዳት ለመከስከስ አቅዶ ነበር የተባለበት ሁኔታ በጣም አደጋው ከፍተኛ ነበር ማለት ይቻላልና እንዴት አየው
1: አሁን አዲስ አይደለም ሰጠኝ ይሄንን መረጃ ሲያወጡትኝ ልክ ምርመራ እንደጀመሩ ወዲያውኑ እንዲያውም ይሄንን መግለጫው ከመሰጠቱ በፊትም ይነገር የነበረው ይሄ ነው የሱ የሽብር ፈጣሪ ዋናው ዓላማ የሆነ እንዳልከው ህዝብ መናሃሪያ ቦታ የህዝብ የመገበያ ቦታዎች ልክ በአሜሪካ ማለት ነው ሰፕተምበር 11 የደረሰው እነኚህ ሁለት መንታ ህንጻዎችን ልክ እንደዛ አይነት ተመሳሳይ ሁኔታ ለማድረስ ወደ ቴላቪቭ አካባቢ የአየር መንገድ የቤራ የአየር ማረፊያ ይባላል ወይም ደግሞ አዝሬል ትልቁ ህንፃ ለመገበያ ቦታ እዛ ላይ ማስቦ ነበር ይባላል ወይም ደግሞ ሌላ ስትራቴጂካዊ የጦር ሰፈር የአየር የጦር አውሮፕላኖች አሉበትም ሆነ ሌሎች ምስጢራዊ የሆኑ የእስራኤል ያንን እንዲያውም አጥንቷል መረጃውም አለ በእነዛ አካባቢ ጉዳት ለማድረስ አቅዶ እንደነበር የሚነገርበት ሁኔታ አለ ያም ሆነ ይህ አልተሳካም ቢሳካ ሆኖ ግን እዛም ወደቀ እዚህ ተራራ ላይ ወደቀ እንበለው ሰጠኝ እዛ
0: አካባቢ አውሮፕላኑ ብቻም ቢከሰከስ ጉዳቱ ከፍተኛ ነው
1: አዎ ወደ 180 አጠቃላይ እንግዲህ 74 ይላሉ ወደ 180 የሚጠጉ ማለት ነው እንግዲህ አጠቃላይ ውስጥ ያሉት እነና
0: አባቶች ከበረራ ሰራተኞች 8 የሚሆኑ አዎ
1: ያ እኮ አብዛኞቹ እንግዲህ ያው እስራኤላውያን ናቸው ይሁዳውያን ናቸው አሁን ይሄን ስታይ ያ ብቻ ራሱ ያ ጉዳት ቢደርስ ኑሮኮ እኔ እናንተ ምናወራበት ድረስ እንደውም በዛ ዙሪያ ነበር ምናልባት እስራኤል ይሄን ነገር ምክንያት አድርጋ ሌላ ቦታ እርምጃም ተወስድና ወደ ጦርነት ውስጥ ተገባ ማለት ነውና ያ መክሸፉ እንደ እግዚአብሔር እጅ ተጨምሮበት ነው እናንተ ጋር ስትናገሩ በዝራ ሰማለ እውነታቸው ነው ላለ እውነት ተአምር ተፈጥሮ ያ ጉዳት ሳይደርስ ቀረ ቢሳካ ኑሮ ግን ይህ ሰው የሽብር ፈጣሪ ድርጅት ማለት ነው እቅዱ የነበረው ወደ ማዕከላዊ ዛት ያላቸው ሰዎች ለሞራልም ቢሆን እኮ ልክ እስራኤል ውስጥ መጡ ያን አውሮፕላን እንግዲህ እዚሁ ውስጣችን ማፈንዳት ማለት ተመልከት ምን የሚነሱትን ጥያቄዎች አየር ኃይሉ የታለ ጉዳዩን መከታተል የሚገባቸው ሁኔታ እዚህ ላይ አንድ መጠቆም ፈልገው ሰጠኝ። አሁን የአየር ኃይሉ በእንደዚህ አይነት ሁኔታ ራሱን የቻለ ህግና ደንብ አለው የጦር ኃይሉ ማለት ነው የእስራኤል ጦር ኃይል የአየር ኃይሉ ይህንን የሽብር ፈጠራ ድርጊት ጠለፋ አንበለው ለምሳሌ በእንደዚህ አይነት ሁኔታ ችግር ሲነሳ ፓይለቱ የማንም ሀገር ፓይለት ይሁን ምልክት በሚያሳይበት ጊዜ ለአየር ኃይሉ መረጃ ይደርሰዋልኝ 7500 ሚል ያን መረጃ ሳይት ያን አውሮፕላን እንደተጠለፈ የሚያሳይ ነው። አሁን ህግና ደንቡ ሁሌ ልምምድ የሚያደርጉትኝ በአየር ኃይሉ ለጦርነት ብቻ አይደለም ለዚህም ሲባል ወዲያውኑ የጦር አውሮፕላኖች ወደ ቦታው ይላኩና ያንን የተጠረጠረውን አውሮፕላን ማለት ነው እሱን ወደ ሌላ ቦታ እንዲያርፍ ያማክሩታል ካጠገብ ነው እየበረሩ ማለት ነው መልክት ይሰጡታልኝ። የማይመልስ ከሆነና ይህንን የማይሰማ ከሆነ ግን ያው እሱን መጨረሻ ያው የሀገሪቱ መንግስትን ፈቃድ ሰጡ ማለት ነው ያንን አውሮፕላን የተጠረጠረው ማለት ነው ማውደም ማለት ማምታትና ማውረድ ብቻ ጉዳቱ እንዳለ ቢሆንም አሁንም በተመለከተ የጦር አውሮፕላኖች ማለት ነው ይህን ያሰራሩ ህግ አለ። አሁን ቅድም ያልነው ሁኔታ ያንን ሁሉ አልፎ ይህን ተከሰከሰ ማለት እስራኤል ድንበር አየር ክልል ውስጥ ገብቶ ተመልከተ እንግዲህ ብዙ ጥያቄዎችን ሊያስነሳ ነው። ከታች እስከ ላይ ኃላፊነት ያላቸው ሰዎች የት ነበሩ ገብቷል። በእርግጥ ይህን በተመለከተ የአየር ኃይሉ ወዲያውኑ መልእክቱ እንደደረሰ አሁን በነበረው ከዚህ ከፍላይ ዱባይ ጋር በነበረው ወዲያው የጦር አውሮፕላኖች ወደ ቦታው ሄደው ቦታ ለማስቀየስ ነው ለማድረግ ወዲያውኑ ስራቸውን ነው ተወጡ። ግን ከዛ በላይ መደረግ የሚገባቸው ነገሮች ይኖራሉ። ይበልጥ ግን ይህ ሽብር ፈጣሪ ብቻ አሁን ሊያደርስ የነበረው እና ያደረሰው ሙከራው ብቻ ሳይሆን እንደሆን እንደውም እየው ድግ ፈጽሞ ብለን ሞክረው እዚህ ላይ ግን እጃቸው የሚጠየቁስ ብዙ ሰዎች አሉ ማለት ኃላፊነት ያላቸው የመንገድና ትራንስፖርት መስሪያ ቤት አለ። በመንገድና ትራንስፖርት ይህን ብቻ መከላከል ይህን የሚያጠናና የሚመራ ስራው ይህ ብቻ የሆኑ ሰራተኞች አሉ። በሚገርም ሁኔታ ቋሚ ሰራተኞች አሉ። እነሱ የራሳቸውን የንግድ እንቅስቃሴ እያራመዱ ፍሪላንስ ሆኖ ነው የሚሰሩት። ተመልከት እንግዲህ ኃላፊነት የለ አልተወጡትም ማለት ነው። ሌላው ሞሳድ አለ፣ ኢንተርናሽናል ድርጅት አለ። በእርግጥ ሻባክ ሀገር ውስጥ የሚወጡት የህዝብ ማመላለሻ አውሮፕላኖች እሱ ላይ ነው ትኩረት የሚያደርገው። ሞሳድ ደግሞ ከውጭ የሚገቡና የሚወጡትን እሱን ነው ደግሞ ክትትል የሚያደርገው። እንደገና የአየር መንገድ ሰራተኛ አየር መንገድ እንግዲህ ብዛት ያላቸው የንግድ ማለት የመንግስትም የግል አየር መንገድ ድርጅት ያላቸው አሉ። እነሱ ለሚመለከተው ክፍል መረጃውን ነው ማን ይገባል ማን ይወጣል ከየት የጦር አውሮፕላን ማለት የአውሮፕላን አብራሪዎችን ማንነት ሁሉ መረጃው ዴይሊ ወደዚህ ይገባል። ይህን ሁሉ ግን ሀሳቡንና መረጃውን የሚቀበለው የጉምሩክ መስሪያ ቤት ነው። ይህም 2023 ዓመት በጸደቀው ህግ ማለት ነው ወደሱ ይግባና ከዚህ መስሪያ ቤት እያንዳንዱ ጉዳይ የሚመለከተው የሞሳድ የሻባክ የአየር መንገዱም ሁሉም ይወስዱና ነገሩን ያጠኑታል። ጥርጣሬ ካለ የማያምኑበት ሁኔታ በይበልጥ ደግሞ እስራኤል የዲፕሎማሲ ግንኙነት ከሌላት አገር የሆነ የአውሮፕላን አብራሪ ከተገኘ አይ መሆን የለበትም ብለው መሰረዝ አለባቸው። የሚጠረጠር ዜጋ ተጓዥም እንኳን ካለ የሚያሳዝነው ይህን ሁሉ መቆጣጠር የነበረባቸው ጉዳያቸው ስራቸው አልተወጡም ማለት ይቻላል።
0: ብዙ ጥያቄ የሚነሳ ነው። ምናልባት እንግዲህ ከዚህ የአውሮፕላን ክስተት በኋላ ብዙ ልምድ ብዙ ነገሮች እንዲፈተሽ እስራኤል ብቻ አይደለችም ዓለምም ራሱ ማን ነው አባሪው በሁኔታ ነው ያለው የሚለውን እንዲፈትሹ የሚያደርግ ነው እናየዋለን። ሌላው አሜሪካ በኢራን ላይ የሶስት ቀናት እርምጃ ለመውሰድ አቅዳ ነበር ብሎ ባለፉት ቀናት ሲናገር ነበር እና እውነት እንደው በሶስት ቀናት ውስጥ አሜሪካ ኢራን ላይ የምትፈልገውን እርምጃ ብትወስድ እንኳን ታመጣለች ወይ ወይስ እንደው ያልተጠበቀ ታይቶ የማይታወቅ አይነት ጥቃት ሊሆን ይችል ኑሮ ሊፈጽም ኑሮ?
1: ይኸውልህ አስተማማኝነቱ ምን ያህል እንደሆነ እንግዲህ ማለት መግለጫው ትክክል ነው። በውጭ ሀገር የተለያዩ የዜና አውታሮች የሚወጣ መግለጫ ነው። የትራምፕ መንግስት ፔንታጎን ጥያቄ አቅርበዋል ይባላልኝ። ያም በሶስት ቀን በጣም ከባድ እርምጃ በመውሰድ ይህም ደግሞ በተለያዩ የጦር መሳሪያ ለምሳሌ ሚሳይሎች አሉ፣ የኃይል ማመንጫዎች አሉ ወደሚፈልጉ እዛ ላይ ሶስት ቀን ከፍተኛ የሆነ ድብደባ ለማድረስ እና ጉዳት ለማድረስ የጦር ፕሮግራም አዘጋጁልኝ በማለት ጠይቀዋል ይባላል ዶናልድ ትራምፕ። ይሄም ከምርጫው በፊት እንግዲህ የሚከተለው ነበባል ሰዓት እንግዲህ ተወሰነ አንድ ወር ከምናም ቢቀርው ምርጫ አለ በአሜሪካ። እዛ ምርጫው በፊትም ሊሆን ይችላል ከዛ በኋላም ሊሆን ይችላል የሚል ሁኔታ ይናፈስ ነበር ይነገራል። ትልቁ ጥያቄ በእውነት ዶናልድ ትራምፕ ያንን ዝግጅቱን እንኳን የጦር ኃይሉ ቢያቀርብላቸው እርምጃውን ይወስዳሉ የሚለው አስተማማኝነቱን እኔ እንጃ አይመስለኝም። ምክንያቱም አሁን ምን ሆነና ይሄን እርምጃ ሊወስዱ አስገድዳቸው ስትል ምንም እንዲያውም ዜጎች አሜሪካ ውስጥ አሁን ብዛት ያላቸው አሜሪካውያን ይህን ጦርነት እንደማይፈልጉት ይነገራልኝ። እንደገና ደግሞ በጦርነቱ ምክንያት ተገባ ማለት የዋጋ ንረትን ይበልጥ ደግሞ እነዚህ የነዳጅ ምርቶች መናር አለ። ስለዚህ ምን አይነት ምክንያት ኖሮ ሊያደርጉ ይችላሉ? ያንን ያንስረዳኔ ለራሳቸው ፖለቲካ ማለት ዶናልድ ትራምፕ ኢራንን በማስፈራራት ወደ ጠረጴዛ ዙሪያ እንዲዞሩ ለማድረግ የሚያደርጉት ሁኔታ እንጂ በእውነት ቢፈልጉ ኖሮ እኔ እንደ ይናገራሉ ብዬ ማላስብ መረጃውን መውሰድ ቢፈልጉ ኖሮ። ስለዚህ እንዴት ነው የሚነገር ነገር እንጂ እንደ በእውነት ይሆናል የሚለው ሁኔታ ትንሽ ነው። ምናልባት ብቻው በኋላ ምርጫው ካለፈ በኋላ ምናልባት የፈለጉትን ይበሉ በማለት ዶናልድ ትራምፕ የፈለጉትን ማድረግ ይችላሉ። ግን አሁን ባለንበት ደረጃ ግን አይመስለኝም። እዚህ ላይ ደግሞ ምናልባት ሊሆኑ ይችላል የሚለው ሁኔታ ደግሞ ስት አሁን ዛሬ አንድ ያየሁት የውጭ ሀገር ያንዴ ዜና አውታሪ ያወጣው ይፋ ያደረገው መግለጫ ነበር ሰጠኝ የሚለው ምንድን ነው የእስራኤል F-35 አዲር እንላቸዋለን በኢብራይስቱ የጦር አውሮፕላኖች ከተወሰኑ ቀናት በትክክል አይናገሩም ግን በቅርብ ጊዜ ማለት ነው በኢራን ሰማይ ላይ ወታደራዊ ልምምድ እንዳደረጉ ማለት አጠቃላይ የኢራን ጸረ አውሮፕላን መቃወሚያ ሁሉ ማንም ሳይረብሻቸው የፈለጉትን የጦር ወታደራዊ ልምምድ እንዳደረጉ የሚል መግለጫ ወጥቷልኝ። ከዚህ ጀርባ ደግሞ አሜሪካ ያው ታውቃለህ ከዛ እንግዲህ ከ1500 እስከ 2000 ኪሎ ሜትር ርቀት ነው። ስለዚህ እንደዚህ የጦር አውሮፕላኑ ዘመናዊ ቢሆኑም ያን ያህል ጉዞ ግን ነዳጅ መንገድ ላይ ካልተሞላላቸው እንዲሁ ደርሶ መመለስ ስለማይችሉ የአሜሪካ ነዳጅ የሚሞሉ አውሮፕላኖች አጅቧቸው ከአሜሪካ ጋር በመተባበር ኢራንን ሙሉ በሙሉ ወታደራዊ ልምምድ አድርገዋል። ይህን ስታይ አሁን የሚያገሩት ነገር አለ ወይ ከአሜሪካ ጋር ማድረግ የፈለጉትን በእስራኤል በኩል በአሜሪካ በኩል አሁን ያልኩህ ነገር አይነገርም በመንግስት ደረጃ። ግን የዜና አውታሮች እንግዲህ ማድረግ ያወጡት አሁን ነገሮችን በትክክል ማወቅ አይቻልም። እንደኔ አመለካከት ግን በዚህ ዙሪያ አልኳቸው ካልኩ አይመስለኝም አሜሪካ አሁን ባለት ምክንያቱም እያዋጣት ያሉ አሁን አሜሪካ ኢራንን በኢኮኖሚ በጣም ከሚገባው በላይ ባልጠበቁት ሁኔታ በቃ እንዴት ነው መተንፈስ እስኪያቅታቸው ድረስ በጣም ውጥረት ውስጥ እስከሚገቡ ድረስ ገብቶ ስለዚህ ይህ አማራጭ እያለ
0: ጦርነት ኢኮኖሚ መርጠዋል ነው የምትለን። እንግዲህ እስኪ ኢራኖች ሾልከው እንደ ሰሜን ኮሪያ ሆነው የኒውክሌር ጦር መሳሪያ ይዘው እንዳይመጡና የበለጠ ስጋት ውስጥ ነው። ሌላ ጊዜ የበለጠ ደግሞ እንነጋግርበታለን። ጥላሁን በጣም ነው እናመሰግን። ሻባት ሻሎም
1: መልካም ሰንበት ለአንተም ለአድማጮች።
0: ቻው ቻው። ወደሚቀጥለው የመዝናኛ ፕሮግራም እናልፋለን።

ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ የመዝናኛ ዝግጅታችን ነው። እናንተን ያዝናኑ ቁም ነገር ያስጨብጣሉ ያልናችሁን የተለያዩ መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። በህይወት ስንኖር የሚገጥመንን ነገር አናውቅምና በመንደርስባቸው ምቹ አጋጣሚዎች ሁሉ ለታላቁ ፍጡር ለሰው ልጅ የሚጠቅም ነገር እንስራ። በዚች ምድር ስንኖር አብዝተን የምንጨነቀው ስለ ህይወት ነው። በህይወታችን ምን መስራት እንዳለብን፣ ትምህርት፣ ገንዘብ፣ ቤተሰብ፣ ዝና፣ ተፎካካሪና አሸናፊ ሆኖ መገኘት፣ ብቻ በርካታ ነገሮች ያሳስቡናል። እንዲያው ግን ሰዎች ለስንት ጊዜ በህይወት እንደሚቆዩ፣ በህይወታቸው ምን አይነት ስራዎችን እንደሚያሳኩና ሌሎችንም የህይወት ግባቸውን ቢጠየቁ ስንቶቹ ትክክለኛውን መልስ ይመልሱ ይሆን? ምናልባትም ትክክለኛውን መልስ ለማወቅ አይቻል ይሆናል። ስናነብ ያገኘነው ጽሑፍ ግን እንዲህ ይላል። ስለ ህይወት የምናውቀው 3 ቀናትን ብቻ ነው፣ ትናንት፣ ዛሬና ነገ። ይሁን እንጂ ለነገው እርግጠኛ መሆን አይቻልም። በህይወት ስንኖር የሚገጥመንን ነገር አናውቅምና በመንደርስባቸው ምቹ አጋጣሚዎች ሁሉ ለታላቁ ፍጡር ለሰው ልጅ የሚጠቅም ነገር እንስራ። አንዳንዴ በህይወት ከላይ ወደ ታች መውረድ ወይም መውደቅ ያጋጥማል ይባል የለ? ታዲያ መልካም የሰራ ሰው ሲወድቅ ድጋፍ እንኳን ባያገኝ እሱም ደርሶበት አየው የሚሉ አይኖሩም። በዘመናችን ህይወትን በደስታና ተሯሩጦ በሚያሰራን ኃይል የምንቆይባት ጊዜ አጭርናትና መልካም ነገሮችን ለመስራት ቀጠሮ አንስጥ። መልካም ነገሮችን ለማከናወን ይደርሳል ጊዜ አለ ቢባል በእርጅና ዘመን የሚሆነውን አናውቅምና። የሰው ልጅ ምንም ቢራቀቅ ሊሰራው ወይም እንደገና ሊመልሰው ለማይችለው ታላቅ ህይወትና እስትንፋስ ክብር እንስጥ። ከኛ በታች የመሰሉን ፍጥረታት በተለያዩና ባላስተዋልናቸው ነገሮች ከኛ የሚሻሉበት ነገር ይኖራልና የታላቅነት ስሜት አይሰማን። ህይወትን አንድ ጊዜ ብቻ እንደምንኖራት እያወቅን መስራት ያለብንን ነገር በቅደም ተከተል አናከናውንም። ከዓለም ውጣ ውረድ ጋር ስንባዝን ላስፈላጊ ነገሮች ትኩረት ሳንሰጥ ይረፍዳል። ስለሆነም ልብ እናድርግ፣ ቅድሚያ መስጠት ላለብን ነገርም ቅድሚያ እንስጥ ይላል ጽሑፉ።

አንድ ነገር ለመስራት ስታስብ በዙሪያህ በርካታ መሰናክሎች ቢኖሩም እንቅፋቶቹ አንተ በመታደርገው ኃይልና ጥረት ይወሰናሉና ሳታመናታ ለስንፍና ቦታ ሳትሰጥ የምታስበውን ነገር ለመስራት ዛሬውን ጀምር። አንድ ነገር ለመስራት አንተ የራስህ የሆነ የተለየ አቅምና ችሎታ እንዳለህ እመን። ሰዎች በተፈጥሯቸው ከቤተሰቦቻቸውና ከአካባቢያቸው በሚወርሱት ልምድና ዕውቀት የተለያየ አቅምና ግንዛቤ አላቸው። ስለዚህ አንተም አንድ ነገር ለመስራት የሚያስችልህ የተለየ አቅም እንዳለህ እመን። ላንተም ሆነ ለሌሎች ሰዎች በጎ አሳቢ አእምሮ ይኖርህ። አንተ ለምታቀደውና ለምትሰራው ነገር እችላለሁ አድርገዋለሁ በማለት አዎንታዊ እምነት ካለ በጉዞ ሁሉ ያለው ድካም አይታወቅህም። ሌሎች ለሰሩት ነገር ደግሞ ሳይገባህ ከመተቻቸው ወይም ከመታደንቃቸው ያን ነገር ሲሰሩት ያለፉበትን ጉዞና ድካም በበጎ አምሮ ብታስበው ለሰዎች ጥሩ አስተያየት ልትሰጣቸው አመለካከትህም ቀና ሊሆን ይችላል። በህይወት ጉዞህ ላይ ዳገትና ቁልቁለቱ አስቸጋሪ ቢሆንም በመጨረሻ ግን በድል እንደምታጠናቀቅ እመን። የመጨረሻውን ድል ባሰፍህ ቁጥር ድካሙን ቸል ትለዋለህ፣ አቅምም ይኖርሃል። አንዳንዶቻችን በህይወታችን አንድ ነገር ስንፈልግ ያ ነገር እስኪሳካልን ሌላውን በዙሪያችን ያለውን ሁሉ ነገር እንረሳዋለን። ለምሳሌ ቤተሰብ፣ ስራ ወይም ሌላ ትኩረት ልንሰጠው የሚገባ ነገር ሊሆን ይችላል። ጭራሽን ረሳውና እንዲሳካልን ለምንፈልገው ነገር ብቻ ስንባዝን ሳናስበው የምናጣቸው ነገሮች ይበዙና በጉልምስና ጊዜያችን ሊኖረን የሚገባንን ነገር እናጣለን። ስለዚህ ለሁሉም ነገራችን ተመጣጣኝ ትኩረት እንስጥ። አንዳንዴ ነገሮችን በቅጡ ባልተረዳንበት ሁኔታ የተለየ ጥቅም እናገኛለን ብለን በስሜታዊነት የምናደርጋቸው ነገሮች ሌሎችን በመጉዳት ወይም ተመልሶ ራሳችንን ዋጋ የሚያስከፍል ሁኔታ በመፍጠር ልንጎዳበት እንችላለን። ባልገባን ነገር ላይ በስሜታዊነት እርምጃ ለመውሰድ አንፍጠን ወይም አንቸኩል። የጅብ ችኩል ቀንድ ይነክሳል ይባል የለ? አሁን ስናነብ ያገኘናቸውን ጥቅሶች እናቀርባለን። ጨዋ አንደበት የተዘጉ በሮችን ይከፍታል። በህይወት ትልቁ ድክመት ተስፋ መቁረጥ ነው። ተስፋ ያልቆረጠ የፈለገውን ያገኛል። ከብዙ ገንዘብ ጥሩ የሚያስብ አእምሮ ይሻላል። ወርቃማ ጊዜ ሲጠፋና ሰውነት ሲደክም የማይከዳው እውነተኛ ፍቅር ብቻ ነው። እናም እውነተኛ ፍቅርን በህይወታችን እናከማች። የምላስ ጦር ቢታከም አይድንም። ጨዋነት ራስን የሚያስከብር ዘበኛ ነው። ሳይሰሩ ካለፈ ጊዜ ሰርተው የተሳሳቱበት ጊዜ አይጸጽትም። ፈገግታ ያለ ገንዘብ መልካም ቅርርብን የሚፈጥር ውብ ሀብት ነው። መልካም ስራ የክፉ ቀን ስንቅ ናት። የምላስ ወለምታ በቅቤ አይታሽም። እንዳታጣ ተስፋ ችግርህ በርትቶ ያለ ቅጥ ቢሰፋ ጨለማው አይሎ ብርሃንህ ቢጠፋ ፀሐይዋ ጥልቃብህ ካፊያውን ቢያካፋ የህይወቱ ጣውረድ ቢሆንም የሚያለፋ በሸማቀቅ በስቶ አንገትህን ብደፋ ይህም ያልፋል የሚል እንዳታጣ ተስፋ ግጥሙን ያገኘነው ኢንተርኔት ድረገጽ ላይ ነው።

ከሆኑ ለዓለማችን የአንድ ችግር መፍቴ የሚዘይዱ ሆነው ይገኛሉ። በዓለማችን ታሪክም እንደምናየው ታላላቅ ሳይንቲስቶች፣ ጸሐፊዎች ወይም በሌላ ሙያ የተሰማሩ ግለሰቦች ለሁሉም ህዝብ መፍቴ ወይም ያለምን ዑነታ ያሳወቁ ሰዎች ይህን አጋጣሚ ያገኙ ናቸው። በአንጻሩ ደግሞ በዙሪያችን ያሉ ሰዎች የሚሰሩት መልካም ስራ ይፋ እንዳይወጣ የሚፈልጉ፣ ሁሉም ነገር በእነሱ ቁጥጥር ስር ብቻ እንዲሆን የሚፈልጉ ደግሞ ስንት ብሩህ አምሮና ተሰጦ ያላቸውን የዚህች ዓለም ገጸ በረከቶች መክሊታቸውን እንዳያበረክቱ ያደርጋሉ። እንደዚህ አይነት አጋጣሚዎች ዕውቀት ያላቸው ሰዎች ቦታና ተቀባይነትን ሲያጡ ወደ ሌላ ሀገር እንዲኮበልሉ የሚያደርጉ አጋጣሚዎች መሆናቸው ይገለጻል። ስለሆነም በመጀመሪያ እንደገለጽነው ሰዎች በተሰጧቸው የሚችሉትን ለማበረከት ያላቸው ዕውቀት በቂ አይደለም፣ በአካባቢያቸውና በዙሪያቸው ያሉ ሰዎች ተጽዕኖ ጭምር እንጂ። ዓለምህ እንዴት ናት? እንዴት ነህ ወንድሜ? ሞቀ ሆይ በረደህ? ህይወት ምን ይመስላል? አገኘ ሆይ አጣህ? ዘመንህ እንዴት ነው? ሰጠ ሆይ ተቀበልህ? ዓለምህ እንዴት ናት? ደላ ሆይ ቸገረ? ዓለሜ ደህና ናት፣ ምን ይጎልባታል? ባለ ብዙ ቀለም ልጆች ሞልተዋታል። አንዱ ሲመራመር ሌላው ህግ ያወጣል። አንዱ ከሳሽ ሲሆን ሌላኛው ይፈርዳል፣ ሌላኛው ይቀጣል። ያለሜ ልጆቿ ምድርን የሞሉ ያምለኔ እጣም ይጣጣሉ። ብዙ ማይግባቡ ሸንጎ ይወጣሉ። አንዱ አንዱን ለመጣል ቡጢ ሲታገሉ ሺ ዘመን አለፈ ህይወትን ሳይኖሩ። እና ምህት ዓለም እንዲናት ዓለሜ ማትጎሌም ማትሞላ ምቹም አይደለችም ጭራሽ ማደላ። ከኛም ቤት እንዲህ ነው ቅራኔው በርክቷል። ያንዱ ደስታ ላንዱ ህመም ይሆነዋል። አንዱ ሲሳካለት ሌላውን ያማዋል። ታዲያ ዓለም ምን አረገች? ያንተን አልወሰደች ሌላውን አልቀማች። ታዲያ ዓለም ምን አረገች? ያንተን አልወሰደች ሌላውን አልቀማች። ምናልባት አዳልታብን ይሆን? ዕውቀትን ስትፈትት፣ ሀብትን ስትደለድል፣ ጸባይን ስታድል። ጸባይ ሲሆናል ሰዎቹ ዕውቀታቸው እጅግ የመጠቀ፣ ባህላቸው ህብር ጎልቶ የደመቀ። ታዲያ ምን ይሆናል? ደስተኛ አይደለንም፣ ብንደክም ብንታክት አይሳካልንም። ታታሪው ወንድሜ ሌት ተቀን የሚጥረው ሲተክዘ ያለው ሁሌም እየከፋው፣ የጎደለን ነገር ውሎ አይታወቅም። ብቻ ትናንት ዛሬም ነገም ደስ ብሎን አያውቅም። በል ወንድሜ በአዲሱ ዓመት ክብር እንገናኝና ስለ ህይወት እናስብ እንይ እንደገና። በዚች ዓለም ላይ ታላቁ ስኬት በጋራ ማደግ ነው። የኛ ማደግ ትልቅ ድርሻ የሚኖረው አጠገባችን ያሉ ጓደኞቻችን ማደግ ሲችሉ ነው። በዚች ዓለም ላይ ሌላውን እየጣሉ የሚደረግ የብቻ ስኬትና እድገት መጨረሻው አያምርም። የበለጠ ከፍ ማለት ከፈለግን ሌሎችን ይዘን በመተባበር በጋራ ለማደግ እንጣር። በመጨረሻም የሚያንጸባርቅ ስኬት ወደኛ ይመጣል። ሰዎች መልካም አድርገህላቸው ምላሻቸው ተቃራኒ ቢሆን አትዘንባቸው። ምክንያቱም ማንም የሌለውን አይሰጥም። ሰዎች ስላንተ ክፉ የሚያስቡና ክፉ ነገር የሚያደርጉብህ አንተ ክፉ ሆነህ ላይሆን ይችላል። ግን በሰዎች ውስጥ ያለው የሰዎች ስሜት ማንነታቸውን አግንኖ ስለሚያወጣው ጥሩ ያልሆኑ ነገሮችን ማሰብ ይቀላቸዋል። ስለሆነም ሰዎችን መረዳት ብትችል መልካም ነው። አንተ ብቻ ሁሌም መልካም ነገርን አድርግ። ከቤተሰብ ጋር በስራ ቦታም ሆነ በቅርባችን ከምናገኛቸው ሰዎች ስለምናገኘው ነገር ከመጨነቅ በፊት ለሰዎች የምንሰጠውን ፍቅርና አክብሮት እናስብ። ከሰጠንና ካከበርን የምንቀበለው ሰላምና ክብር ከምንሰጠው የበለጠ ይሆናል። ነጋዴ እንኳን ከሚሸጠው ዕቃ ይልቅ ለደንበኞቹ የሚያሳየው ክብርና አክብሮት ደንበኞቹ ወደ እሱ እንዲሳቡ ያደርጋቸዋል። ልትቆጣጠራቸው የማትችለው ነገሮች ላይ ጊዜህን ለማጥፋት አትሞክር። በዕለት ከዕለት እንቅስቃሴህ ተጽዕኖ ማሳደርና መለወጥ የምትችላቸው ነገሮች ላይ ብቻ ትኩረት አድርግ።

በማትችለው ሁኔታ ላይ ጊዜ ማጥፋት ነፋስን ለመጨበጥ እንደመሞከር ስለሆነ ጊዜን አታጥፋ። ህይወታችን በደስታ ለመምራት ራሳችን ከሌሎች ጋር አናወዳድር። ላንዱ ያለው ለሌላው የለውምና እኛ ያለን ነገር ካጣነው የበለጠ መሆኑን ማመን ይገባናል። ህይወታችን የምንመራው በውድድር ሳይሆን በዚች ዓለም ላይ እስካለን ድረስ ደስተኛ ሆነን ለማሳለፍና ለቀሪው ትውልድ ጥለን የምናልፈውን መልካም ጥሪት በማሰብ መሆን አለበት። ህይወት ረጅም አይደለችምና መስራት በምትችልበት ጊዜ ሁሉ ሰዎችን የማይጎዳና ቋሚ ነገሮችን ለመስራት አስብ።

ይቅናህ ግጥሙን ያገኘ ነው ኢንተርኔት ድረገጽ ላይ ነው። እግርህ ከተነሳ ለመሄድ ወስነህ ልብህ ከሸፈተ ካጠገቤ ሆነህ ከኔ ርቆ መሄድ ውሳኔህ ከሆነ መለየትን ናፍቆ ልብህ ከጨከነ እኔ ሸኝሃለሁ ናፍቆትን ደርቤ መሸኘት ልማዱ ሆኗልና ልቤ ፈጣሪ ካልጻፈው የህልውሃን ነገር ይቅናህ በሄድህበት ክፉም አልናገር ያመጣህ ጎዳና ይውሰድህ መልሶ ወትሮም መንገደኛ ይመለሳል ደርሶ። ሰው ማለት ይሄ ነው። ግጥሙን ያገኘ ነው ፌስቡክ ላይ ነው። ማን አስተማራቸው ይህን ሁሉ ምስጢር? ማን ነግሯቸው ነበር ነገር እንደሚያደክም በነጠላ ሲሆን እንደማያስደምም እንዲህ እንዲያወሩ በምሳሌ አድርገው ነገር እንዲያብራሩ ምስጢር እንዲገባን አምሮ እንዲፈተን ያስተማረና ያጫወተን ሐሳብ እንዲበተን ደግሞ እንዲተነተን አንድ ቃል ብዙውን ወክሎ እንዲናገር ማን አስተማራቸው ይህን ሁሉ ምስጢር?

የተከበራችሁ አድማጮቻችን የዛሬው የመዝናኛ ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸርን ሰንብት። ወርቅነሽ እሸቴ ነኝ።

የተከበራችሁ አድማጮቻችን የለተሰንበት ከሰዓት ባለው ስርጭታችን ይጠናቀቅ 3 ደቂቃዎች ያክል ይቀራሉ። ከዛ በፊት አርስተ ዜናዎችን በድጋሚ እናሰማለን። የእስራኤል መከላከያ ሰራዊት ሶሪያና ሊባኖስ በሚዋሰኑበት አካባቢ ጥቃት መፈጸሙ ተገልጿል። በዱባይ አውሮፕላን ላይ ሊደርስ የነበረው የሽብር ጥቃት ዛሬም በዱባይ ፍላይ አውሮፕላን ላይ ሊደርስ የነበረው የሽብር ጥቃት ዛሬ ማነጋገር እንደሆነ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የሰላም ኖቤል ሸላሚውን ድርጅት በጥብቅ ወቀሱ። አሜሪካ በሩሲያ ላይ ጥላው የነበረው የሶላር ኃይል ሽያጭ ማዕቀብ ለጊዜው ማንሳቷን የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ተቹ። ኢሳያስ የተሰኘ ወጀብ በአሜሪካ ፍሎሪዳ የባህር ዳርቻዎች ጉዳት ማድረሱ ተገልጿል። የሚሉት ሰዓቱ የነበሩን ዋና ዋና ዜናዎች ናቸው። የተከበራችሁ አድማጮቻችን እንግዲህ ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በተረፈ ለባልደረባችን ጥላውን መልኬ፣ ለቴክኒክ ባለሙያችን አላናይ ዳኖብ እናመሰግናለን። የከሰዓት ባለው ስርጭታችን በዚህ ይጠናቀቃል። ምሽት 7 ሰዓት ላይ እንደገና እንገናኛለን። በያላችሁበት መልካም ሰንበት መልካም ቀን እንመኛለን። በደህና ዋሉልን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተቀዳሚው ምሽት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ሳምንት እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራን ዘመን አቆጣጠር ዮም ሻባት ካፍቴት በቲሽሬ ታፍሽን ፔ ዛይን ዚዮን ዳርፓን ዘመን አቆጣጠር ኦክቶበር 10 ቀን 2016 ዓመተ ምህረት ነው። ለኢትዮጵያን ዘመን አቆጣጠር ደግሞ መስከረም 30 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን አሳፍ ሙስኮቪች ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዛም ወቅታዊ ዘገባና ቃለ ምልልሶችን ይዘን እንቀርባለን። እስከ ፕሮግራማችን መጨረሻ ከኛ ጋር ቆይታችሁ አብሮ እንዲሆን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። እስራኤል ብሔራዊ የክነሴት ምርጫ ሊካሄድ 17 ቀናት ብቻ ቀሩ። በፍላይ ዱባይ አውሮፕላን ዋና አብራሪና ረዳት መካከል ከበረራው 10 ቀናት በፊት ግጭት ተፈጥሮ ነበር ተባለ። የፍልስጤም ራስ ገዝ መስተዳድር በቅርቡ ሊያካሄድ የነበረውን ጠቅላላ ምርጫ ለመጪው ዓመት አራዘመ። ኢራን በእስራኤልና አሜሪካ ከባድ ጉዳት ቢደርስባትም የሚሳኤልና ድሮን ክምችቷን መጠበቅ መቻሏ ተዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል ብሔራዊ የክነሴት ምርጫ ሊካሄድ 17 ቀናት ብቻ ይቀራሉ። 26ኛ የክነሴት ምርጫ የሚካሄደው ጥቅምት 27 ቀን 2026 ዓ.ም ተመረጥ ሲሆን ፓርቲዎች የተሻለ የፓርላማ መቀመጫ ያስገኝልኛል ያሏቸውን የምረጡኝ ዘመቻዎች በተለያዩ መንገዶች እያካሄዱ ይገኛሉ። የምረጡኝ ዘመቻዎች እየተካሄዱ ያሉትም መደበኛና ማህበራዊ መገናኛ አውታሮችን በመጠቀም ነው። እስካሁን ከህዝብ ላይ የተካሄዱ ግምገማዎች እንደጠቆሙት በፓርቲ ደረጃ እየመሩ ያሉት ያሻርና ሊኩድ ናቸው። እንደ ህዝባዊ ግምገማው ከሆነ ያሻር ሊኩድ በያሃድ እስራኤል ቤቴኑ ዲሞክራቲም ሻስ ያዱታ ቶራ ሀሬሽማ ምሹቴፌት ኦዝማ የውዲ ታጽዮኒ ታዳቲ ተራምና አሚሉኒኪም ካልካላ የተሰኙት ፓርቲዎች ናቸው። በክኔሴት መቀመጫ ወንበር ማግኘት መቻላቸውም በግምገማ የተገለጸው። ይሁን እንጂ 38 የሚሆኑ ፓርቲዎች በምርጫ ቦርድ መመዝገባቸው ይታወቃል። የእስራኤል መከላከያ ሰራዊት በተለያዩ ቦታዎች ጥቃት መፈጸሙ ተገለጸ። ጦሩ ሶሪያና ሊባኖስ በሚዋሰኑበት አካባቢ እንዲሁም ባዛና ደቡብ ሊባኖስ ጥቃት መፈጸሙ ተገልጿል። በጥቃቱ በጋዛ የተጎዱ ፍልስጤማውያን መኖራቸው ተጨምሮ ተገልጿል። የእስራኤል ደህንነት ጥበቃ አካላት ባዛ አንድ የእስላም ጃድ የጦር መሪ ላይ እርምጃ መውሰዳቸውን አስታውቋል። በፍላይ ዱባይ አውሮፕላን ዋና አብራሪና ረዳት መካከል ከበረራው 10 ቀናት በፊት ግጭት ተፈጥሮ ነበር ተባለ። ይህ እንደ ባለስልጣናት ከኒው ደልሂ እንደገለጹት በዋናው ህንዳዊ አብራሪና በረዳቱ የኦማን ዜጋ መካከል ወደ እስራኤል በረራ ከማድረጋቸው 10 ቀናት በፊት ግጭት ተፈጥሮ ነበር። የኦማኑ ረዳት አብራሪ በህንዳዊ ፓይለት ላይ ጥቃት ፈጽሞ ነበር ብለዋል። ይበንዲ እንዳለ የተባበረችው አረብ ኤምሬትስ ጠቅላይ አቃቤ ህግ ትላንት የዱባይ ፍላይ አውሮፕላን ክስተት ምርመራ አስመልክተው እንደገለጹት የኦማን ዜግነት ያለው ረዳት አብራሪ አውሮፕላኑን ከዋናው ፓይለት በመቀማት በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ከሚገኙ የበረራ መስተናገጃ አዳራሾች ወይም ተርሚናሎች መካከል በአንዱ ላይ አውሮፕላኑን ለመከስከስ እቅድ ነበረው። ልክ መስከረም 11 ቀን 2001 ዓ.ም በአሜሪካ አልቃይዳ እንዳደረሰው አይነት የሽብር ጥቃት ለማድረስ አቅዶ ነበር ብለዋል። የፍልስጤም ራስ ገዝ መስተዳድር በቅርቡ ሊያካሄድ የነበረውን ጠቅላላ ምርጫ ለመጪው ዓመት አራዘመ። የፍልስጤም ራስ ገዝ መስተዳድር ሊቀመንበር አቡ ማዘን ምርጫው የሚራዘም መሆኑን ዛሬ አስታውቀዋል። በመጪው ወር ሊካሄድ የነበረው ምርጫም በ2027 ዓ.ም መስከረም 11 ቀን ሊካሄድ ይደረጋል ብለዋል። ምርጫው እንዲራዘም የተደረገው ከተለያዩ የፍልስጤም ድርጅቶች ጋር በመነጋገር መሆኑን አንድ የፍልስጤም መገናኛ አውታር ዘግቧል። ቃል አቀባያችን ዩቫል ኢምባር ካደረሰችን ዘገባ መረዳት እንደቻል ነው ምርጫው መራዘሙ በፍልስጤም ራስ ገዝ መስተዳድር በፖለቲካዊና ደህንነቱ ዙሪያ አስተማማኝ ሁኔታን ለመፍጠርና ነጻ ምርጫ ለማድረግ ያግዛል የሚል እምነት አለ ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የሰላም ኖቤል ሸላሚውን ድርጅት በጥብቅ ወቀሱ። ፕሬዝዳንት ትራምፕ በኒውዮርክ የምርጫ ቅስቀሳ ላይ ባሰሙት ንግግር ለሳቸው ሰላም ኖቤል ሽልማት አለመሰጠቱ የማይጠፋ ጠባሳ ነው። ኖርዌይ 8 ጦርነቶችን ላስቆሙ ትራምፕ የሰላም ኖቤል ሽልማት አለመስጠቷን መቼም አንረሳውም። የኖቤል ሽልማት ሰጪው ኮሚቴ አባላትም አክራሪ ርዕዮተ ዓለም ተከታዮችና የስልጣኔ ጠላቶች ናቸው ብለዋል ትራምፕ። ዓለም አቀፉ ኖቤል ሽልማት ድርጅት ለደቡብ አፍሪካዊቷ የህግ ሰው ናዋይ ፒላይ በሰላም ዘርፍ ሽልማት እንዲሰጣቸው መወሰኑ ይታወሳል። ትራምፕ ስለ ሴትየዋ ምንም የማውቀው ነገር የለም፣ እስራኤልን እንደሚጠሉ ብቻ ነው የማውቀው ብሏል። ናዋይ ፒላይ እስራኤል በጋዛ የጦር ወንጀል ሰርታለች በማለት በተደጋጋሚ ጊዜ ወንጅሏል። ይህ በእንዲህ እንዳለ ዓለም አቀፉ ኖቤል ሽልማት ድርጅት ለደቡብ አፍሪካዊቷ የህግ ሰው ናዋይ ፒላይ ሽልማት መስጠቱን ሐማስ አድንቋል። የእስራኤል ውጭ ጉዳይ ሚኒስትር በበኩሉ ያወጣው መግለጫ ለደቡብ አፍሪካዊቷ ዳኛ የሰላም ኖቤል ሽልማት መሰጠቱ ትክክል አይደለም፣ ሽልማቱ ለሐሰት ለጥላቻና በከንቱ ደም አፋሳሽ ለሆነ አካል የተሰጠ ነው በማለት ነቅፏል። ኢራን በእስራኤልና አሜሪካ ከባድ ጉዳት ቢደርስባትም የሚሳኤልና ድሮን ክምችቷን መጠበቅ መቻሏ ተዘገበ። የመረጃ ምንጮችን ዋቢ በማድረግ ምዕራባውያን ባለስልጣናት ብሉምበርግ ለተባለው የአሜሪካ መገናኛ አውታር እንደገለጹት ኢራን የጦር መሳሪያ ማምረት የሚያስችላትን አቅም መጠበቋንና ክምችት መፍጠሯን ገልጸዋል። አንድ ምዕራባዊ ባለስልጣን እንደገለጹት ኢራን በጣም ከፍተኛ ቁጥር ያለው የባሊስቲክ ሚሳኤልና ጸረ መርከብ የጦር መሳሪያዎች አሏት፣ ለወደፊትም የጦር መሳሪያ ክምችቷን ለማስፋፋት እቅድ አላት ብለዋል። ይህ በእንዲህ እንዳለ አሜሪካና እስራኤል በትብብር በኢራን ላይ በከባድ ሁኔታ ቢያጠቋትም አቅሟ ሙሉ በሙሉ አለመሟጠጡ ይታወቃል። የየመን ሁቲ አማጽያን ሳውዲ አረቢያን ማጥቃታቸው እንደቀጠሉ ነው። ኢራንን ደጋፊ የሆኑ መገናኛ አውታሮች እንደዘገቡት ሁቲዎች አላዋር የተሰኘውንና በምስራቅ ሳውዲ የሚገኘውን የነዳጅ ማውጫ ቦታ አጥቅተዋል። ይህ የነዳጅ ማውጫም በሳውዲ ካሉ የነዳጅ ተቋማት መካከል ትልቁ ነው ተብሏል። የሳውዲ አረቢያ ጦር ቃል አቀባይ እንደገለጹት ሀገራቸው በሁቲ አማጽያን ላይ ሰፊ ዘመቻ ከፍታለች፣ በአብ አልመንደብ አካባቢ ሁቲዎችን እያስለቀቅን ነው ብለዋል። ይህ በእንዲህ እንዳለ ሳውዲ አረቢያ በየመን የሁቲ አማጽያንን ይዞታዎች በአየር ማጥቃቷንም የአካባቢው የወሬ ምንጮች ዘግቧል። በጣሊያን 30,000 የሚሆኑ የወይን ጠርሙሶች መሰረቃቸው ተገለጸ። ወይኑ የተሰረቀው አንቲኖሪ የተሰኘው ፋብሪካ ውጤት ሲሆኑ በቱስካናይ ከተማ ነው የተሰረቁት የወይን አይነቶች እጅግ በጣም ምርጥ የተባሉ ናቸው ተብሏል። እንዲህ አይነት የወይን መጠን ሲሰረቅም በሀገሪቱ ታሪክ የመጀመሪያ ነው ተብሏል። የጣሊያን ፖሊስ ምርመራ መጀመሩ ተገልጿል። ድርጊቱን የፈጸሙት በጣም ረቂቅ የወንጀል ድርጊትን የሚፈጽሙ አካላትና ከጥቁር ገበያ ጋር ግንኙነት ያላቸው ሳይሆኑ አይቀሩም ተብሏል። በመጨረሻም የአየር ንብረት ትንበያ፣ ዛሬ ሌሊት አየሩ ቀዝቀዝ በማለት በደቡብ የእስራኤል አካባቢ ዝናብ ይዘንባል ተብሎ ይጠበቃል። ነገ ሙቀቱ በመቀነስ ከሰዓት በኋላ ጀምሮ በአንዳንድ አካባቢዎች ይዘንባል፣ የጎርፍ መጥለቅለቅም ሊኖር ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 25፣ በቴላቪቭና አካባቢዋ 28፣ በሃይፋና አካባቢዋ በተመሳሳይ ሁኔታ 28፣ በብኤርሸባና አካባቢዋ 28 በኢላትና አካባቢዋ 34 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ዝላይ አበቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን የሚመለከተው ጋሽራሚም ነው። ጋሽራሚም እንደታመሸህ መልካም ሳምንት።
1: አይ ሳቴ እንዴት ነህ? መልካም ሳምንት ላንተ ማልሽማ።
0: ሰላም ነኝ። እንዴት ነህ አንተ? እንዴት ነበር?
1: አለን ታላቢ ደህና ነው ምንም አይልም።
0: ጥሩ ነው። እንግዲህ
1: አየሩ ለስለስ እያለ ሄዳል። ቀዝቀዝ እያለ
0: ቀዝቀዝ እያለ ወደ ክረምቱ እየተጣጋን ይመስላል። ጥሩ ነው።
1: አዎ የተመቻቸ አየር ነው ላይ የነበረው።
0: ክረምቱ ደግሞ ወደዚህ መሀል ሀገር ጥሩ ነው። ወደ ኢየሩሳሌም ነው እንጂ የሚከብድ
1: ይቀዘቅዛ። እናንተማ ያው ከፍተኛ ጥቂት ጋር ነገር ስለሆነ
0: በበጋም ቢሆን ቀዝቀዝ ይላል። ጥሩ ነው። እዚህ ወቅቱም ነው። ጥሩ። ጋሽራሚም የተለያዩ እርሰ ጉዳዮች አሉን። በተለይ በእስራኤልና ሀማስ መካከል የተኩስ አቁም ስምምነት በግብጽ የተደረሰበት አንድ አመት ሞልቶታል። እንደው ስምምነቱ እስካሁን ምን ውጤት አመጣ? ለወደፊትስ ይቀጥል ይሆን ወይ?
1: ስምምነቱ እስካሁን ድረስ ያስገኘው ውጤት የለም። ለተፈለገው እንደተጠበቀው እንደወር እንደተወራው ቃል እንደተገባበት አይደለም። ስናየው ሀማስም እንደው እንኳን ጦር መሳሪያውን ሊፈታ በዚያ ባለበት ከአዛ ሰርጥ 35% የሚሆነው በሱ ቁጥጥር ስር ነው አለ። ከዚያ ካለበት ሆኖ እየራሱ እያደራጀ አዳዲስ ባልደረቦችን ማለት ይዞ ሽበተኛ አባል የሚሆኑትን እየመረመረ እያሰለጠነ እንደሆነ ነው የሚነገር ያለው። ይህ ሆኖ እያለ እስራኤል በበኩሏ በአጠቃላይ ወታደራዊ ዘመቻ ለማድረግ ያው አችልም ያስምምነት አለ። ፕሬዚደንት ትራምፕ ያረቀቁት 20 ነጥብ ርዕስ ያለው ወይም 20 ነጥቦች ያካተተ ስምምነት ከዚህ 15 የሚሆኑትን ለመተግበር ሙከራው ተደርጎ ነበር። ሌላ የውጭ ኃይል ግብረ ኃይል ተዘጋጅቶ አዛ ገብቶ አዘን መቆጣጠር የሚችል ነገር ጊዜው በጊዜው ሊመጣ ከዚያ በኋላ አዛሪ መሰዳደር አካል የሚዋቀር የሚል ነበር። የአካልም ቴክኖክራት ይሉታል። በሙያ ብቻ የሚመደቡ የፖለቲካ አባላት ሳይሆኑ ወይም ወደ አንዱ ፓርቲ የወገኑ ሳይሆኑ በሙያቸው ብቻ እያንዳንዱ በየሙያው ለምሳሌ የሕክምና ዶክተር ሙያ ካለው የጤና ጥበቃ ሚኒስቴር ሆኖ ሌላውም እንደዚሁ በየሙያው እንዲሾም ነበር ታስቦ የነበረው። እሱ እስካሁን ድረስ ምንም የሚታይ ነገር የለም። እንዳልኩት ቀደም ብዬ ሀማስ ራሱ የሚያደራጀ ነው የሚገኘው። እስራኤል ጦር ጭና መግባት ባትችልም ግን የቀንደኛ ሽብርተኞች በተለይ በኦክቶበር 7 ቀን የደረሰውን አደጋ ያቀነባበሩትና በአባልነትም በማህበረው ተሳታፊነትም ያን የመሰለ ወንጀል የፈጸሙ ፍልስጤሞችን ከያሉበት እስራኤል በመረጃ አማካኝነት ብዙዎቹን ሰሞኑን መውደሙ ይታወቃል። አንደኛ ቀንደኛ መሪዎች የቀሩትም እሱን ነው እና አሁን እንደሚባለው ከሆነ ቀደም ስልታቸው ስትነው ሰጠኝ የሀማስ ድርጅት የመረጃ ክፍል ኃላፊ የነበረውን እስራኤል አቁስላ ከዚያ ይዘው እስራኤል ገብታ አብተዋለች እና እሱ ነው ብዙ ምስር እያወጣ ያለ የሚባል ነገር አለ። እንግዲህ ይሄን ለምሳሌ ሰሞኑን የሶስት ዓመት የስቆጠርደ ነው እስራኤል ፍልስጤም የሀማስ መሪዎች የሆኑትን እያደነች ረሽናለች እና ያን መረጃ ማን እንደሆነና የት አካባቢ እንደሚኖር የሰጠ የተያዘው ሰውየ የሚባል ነገር አለ። እንግዲህ ያው ግምት ነው፣ መርማሪዎች ነው በቀጥታ እንዲያውቁ የሚችሉት። ግን እኛ ግን በዳር ሆነን የምንሰማው እንደዚያ ስለሆነ ነው እስራኤል ይህን መሰለ ማጥቃት እርምጃ ወስዶ በሀማስ ቀንደኛ መሪዎች ላይ የሚባል ነገር አለ። ያም ሆነ አንዱ ጀነሬሽን ሌላ ሶስት ተፈጥሮ ያድራል እና ያ ነው ለብዙ መራባት መባዛት እንጂ እየተቀነሰ እዚያ ልናልቅ ነው እጃቸውን ሰጥተን እኛ በሰላም እንኑር የሚል አለ እንትን የላቸውም፣ እንዲሁም ራሳቸውን ከማደራጀት በስተቀር እና ይህ ሁኔታ በይ እንዳለ ከዚያም ደግሞ የሚገባው የሰብአዊ እርዳታ እየተባለ የሚገባው ብዙውን እርዳታ ሀማስ ነው የሚጠቀምበት። በጉልበት እየወሰደ እየቀማ እያስፈራራ እየወሰደው ለራሱ ጥቅም የሚሆነው አዞሮም እንደውም ይሸጠዋል የሚባል ነገር አለ። አንዱ ገቢ የሚጭ እሱ የሚባል ይባላል፣ የገንዘብ ገቢ የሚጭ ከዚያ በሚያገኘው ነው የሚባል ነገር አለ እና የአዛ ጉዳይ አሁንም ቢሆን ምንም ያላለቀለት ተወዝፎ የቀረ ችግር ነው። አንድ ነገር የተፈታ ነገር ቢኖር ሀማሶቹ ወደ እስራኤል ክልል ለመተኮስ መግባት እድል የላቸው ባሁን እንዳለው ቀደም ብለን 35 ከመቶ የሚሆነው ወይም ወደ 75 ከመቶ 65 ይቅርታ 65 ከመቶ የሚሆነው በእስራኤል መከላከያ ሰራዊት ቁጥጥር ስር ነው ያለ። ስለዚህ ያ ክልል ስላለ ያን አልፎ ወደ እስራኤል ክልል ገብቶ አደጋ ማድረስ አይችልም። ሐማስ ማንኛውም ሐማስ በየትኛውም በኩል በየትኛውም አቅጣጫ እና ያሉ ትልቁ ነገር ይሄ ነው። ይሁንና መጀመሪያ ሲጀመረው ቃል የተገባው ሐማስን ታጥቆ እንዲፈታ እና እንዲያውም ብዙዎቹ ከውጭ ወደ ውጭ ሀገር እንዲሄዱ እንዲሰደዱ አገራቱ ባልፋቁ ተጠቅሞ ነበር ሊመሳሰሉ እንደ ግብጽ እና የመሳሰሉ እንዲቀበሏቸው የሚባል ነገር ነበር ያን የቀረበው። የአገር ነገር በነበረበት ጊዜ አሁን ውሎ ሲያድር ሁኔታው እየተረሳ የተዘነጋ እንደ ሌላ እንደ ተራ ነገር እየታየ ነው ያለው። እነሱ ግን ካሉበት ቦታው ነው እዛች ጠባብ ቦታ እራሳቸው እያደራጁ እንደሆነ ነው የሚነገር ያለው።
0: ጥሩ እና ያለው የሚቀጥለውን ጊዜ ምን እንደሚሆን። ሌላው የጥቅምት 7 ጉዳይ አሁንም አነጋጋሪ ሆኖ እንደቀጠለ ነው። አጣሪ ኮሚቴ ቆቋም የሚባለው ጉዳይም ብዙ ሚነሳ አጀንዳ ነውና አሁን ባለው ሁኔታ ማቋቋም ይቻላል ወይ?
1: ይቻላል የሚያያዘው ነገር የለም። ከመንግስት ስራ ጋር መከላከያ ሰራዊቱ ከመረጃው ከመሳሰሉት ጋር የሚያገናኘው ነገር የለም። ራሱ የቻለ አካል ነው የሚሆነውና በህግ ሹመቱን ያገኘ እንግዲህ ይሄ አካል መብቱ ምንድን ነው ብትለኝ መብቱ ሁሉን ነገር የመቀበል መብት አለው። ማንኛውንም መረጃ ማንኛውንም ሰነድ ከማንኛውም መስሪያ ቤት ከጠቅላይ ሚኒስትሩም ሆነ ከመከላከያ ሚኒስትሩም ሆነ ከመረጃ ድርጅት ሸባክ ሙሳድን በመጠኑ ፖሊስ የሚጠረጠረው በሙሉ መረጃዎችን ማሰባሰብና እየጠራ ደግሞ መጠየቅ ይመለከታቸዋል ብላቸውን ሰዎች ባለስልጣናት እየጠራ መጠየቅ መመርመር ከዚያ በኋላ ነው እንግዲህ የመጨረሻውን ሰነድ የሚያዘጋጁት። ጥፋተኛ ነው የስታትረዝ ላይ የተሰራ የሚያስተካ ጠያቄ ይሄ ነው። ከዚያ በኋላ እንግዲህ እርምጃ የወሰደበት ማለት እንግዲህ ከስልጣን የሰናበት ወይም ሌላ ወንጀል የተያዘ ነገር ካለውም ይከሰስ ቢባል ነገር የሚሰጠ ያኔ ነው እንግዲህ። አሁን ይህ የሚቋቋመው አካል እንዴት ነው ማነው የሚያቋቁመው የሚለው ጥያቄ ነው። እስካሁን ተወዛጋቢ ሆኖ ይኸው ያልተቋቋመበት ምክንያት አንዱ በተለምዶ የሚሆን ነገር ነው። በህግ ሳይሆን በተለምዶ የሚሆነው ነገር የጠቅላይ ፍርድ ቤት ዳኛ ማዕከላዊ ዳኛ ፕሬዚደንት እሳቸው የመረጡት አካል ነው የሚመረምር የሚባል ነገር አለ። እንደው በተለምዶ እንደዚያ ነበረ፣ ግን በህግ አይደለም። አሁን ደግሞ መንግስት ሲለው ምንድን ነው የጠቅላይ ፍርድ ቤት ዳኞች እኛ ጋር ማለት አሁን ካለው መንግስት ጋር ስለማይግባቡ ስለሚጠሉት ሆን ብሎ የሚያስወነጅል አካል አቋቁመው የሚያስወነጅል ሰነድ ሊዘጋጅ ይሆናል። ስለዚህ የመንግስታዊ አካል ነው መቋቋም ያለበት። ያን እንግዲህ አካል የሚቋቋመው ከፊሉ በተቀናቃኝ ፓርቲው በኩል ከፊሉ በመንግስት በኩል ሁለቱም በአጠቃላይ የመረጡት አካል መሆን አለበት የሚል አቋም ነው መንግስት ይዘው ያለው። ይሄ ነው እስካሁን ድረስ አላግባባቸው ብሎ የአጣሪ ኮሚቴ ለመቋቋማቸው ነበር ምክንያት።
0: እንግዲህ እናየዋለን። በተለይ መንግስት ከተቋቋመ በኋላ ከምርጫው በኋላ የበለጠ ትኩረት ሊሰጠው ይችላል። ሌላው ጋሽራሚም ሰውን ሁለት ቀን መነጋገሪያ የሆነ ዓለም አቀፍ የኖቤል ሽልማት ሰጭ ድርጅት በሰላም ዘርፍ ለደቡብ አፍሪካዊቷ ዳኛ የሰጠው እና ትራምፕ ደግሞ ለእኔ ይገባኝ ነበር የተባለበት ጉዳይ እንዴት ተዋለ?
1: ቆይተዋል እኮ ይገባኛል ካሉ ባለፈው ጊዜም ይገባኛል ብለው ተቋጥተው ነበር ይላሉ። አሁን የሚሉት ምንድን ነው? እንዴት ይሰት የውጭ ደቡብ አፍሪካ ዜግነት ያላት እቺ ናዊ ቴላ የምትባል ምን አርጋ ነው ማለት ያውቃት አለ መሆኑ ረ ትራምፕ ሲናገሩ ማለት የጽፉ በዚህ በሶሻል እንትናቸው ማለት ያውቃት አለ ምን ሳርጋ ነው እሱ ያደረገች ነገር ቢኖር አንደኛ እስራኤልን የጦር ወንጀለኛ ማለቷ ነው እንጂ ለዛዎች ምን ያደረገችው ነገር የለም። እኔ ግን ይላሉ እኔ ለስምንት ሀገሮች ሰላም እንዲሰፍር ማለት እንዲቀራረቡ እንዲረጋጋ አድርጌያለሁ እና ይህንን ያደረግኩ ሰውዬ ሌላም አለ እንደዚሁ በንግግር ላይ የምንገኝ ስለዚህ ለእኔ ነበር የሚገባኝ እንጂ ለምን ለሱ ያሰጣታል የሚል ከባድ የሆነ ቁጣ ነው እያሰቡ ያሉት ፕሬዚደንት ትራምፕ። እና አድሎ አለበት እኔን የሚጠሩ ናቸው ያደረጉ የሚሉት ነገር አለ። እንግዲህ እኔ በእስራኤል በኩል ባስመለከተ እነዚህን ተጠርፎ ነበሩትን ዜጎች ሀማስ ከጠላፊዎች እያስለቀቅኩ ነኝ የራሱ የኖብል ሽልማት የሚያስገኝ ተግባር ነው። እና እንዴት እንደዚህ እጥፍሪዮ ተከበራለች ብለው በጣም ተቆጥተዋል። ይሁን እንጂ እንግዲህ እሳቸው ደግሞ ተቆጡ እርምጃ መውሰድ ባህር ያለባቸው ምን አይነት እርምጃ በዚህ በዓለም በዓለም ፍርድ ቤት ወይም የሶልጀርስ መብት ጥበቃ አካል አለ በተባበሩት መንግስታት ድርጅት ስር የሚኖር እሱ በሱ ላይ እንግዲህ ምን አይነት እርምጃ ወስዳለሁ እንደሚሉ ገና ቆይተ የምናየው ነገር ነው። ዛሬ ነው ስለሆነ ዛሬ በትኩሱ ነው ይህንን ነገር አሁን መልስ የሰጡ ወይም የቁጣ ንግግር ያሰሙት። ነገረገ በስቲያ ደግሞ ምን እንደሚያርጓል ነገር
0: ሌላው ኢራን የጦር መሳሪያ ክምችት እንዳላት በተለይ በሚሳኤል እና ድሮን ዙሪያ በቂ እንዳላት እንደውም ከበቂ በላይ እየተነገረ ነው እና ያ ሁሉ እስራኤልና አሜሪካ ጥምር ጦር ጥቃት እንደው ያንን የጦር መሳሪያዋን ስጋቱን አላስቀረም ወይ? አሁንም እንደዚህ አይነት ሪፖርት ሲወጣ ትንሽ የሚያሰጋ ይሆንም ወይ የበለጠ?
1: አሁን እንግዲህ ብሉምበርግ ቢባል ወሬ ብንችለው ይህንን ነገር ያስታወቀ በይፋ እንደዚህ እንደ ብሉምበርግ አባባል እንግዲህ ኢራን ወደኋላ ልመለስ፣ አሜሪካና እስራኤል በኢራን ላይ የጋራ ጦር ድብደባ ባካሄዱበት ጊዜ ያው እንግዲህ የረጅም ርቀት ተወንጫፊ ሚሳይሎች እና ጣቢያቸውን እንደደበደቡ እና ከዚያም ደግሞ የተለያዩ የመንግስት አካላትን እና የመረጃ እንዲሁም ደግሞ የተለያዩ ምስጢራዊ የፋብሪካ እንትኖች ባለውስም ባለሙያዎች ሳይንቲስቶችን እነሱን መገደላቸው ይታወሳል። ይሁንና አሁን የሚባለው ምንድን ነው? የፋብሪካው አልተጎዳም፣ የጣቢያው ወደ ተጎዳ እንጂ የመተኮሻ ጣቢያውና ራሱ ተወንጫፊ ሚሳኤሉ ጣቢያው የሚመረትበት ጣቢያ አልተጎዳም እና ያ በዛ ጣቢያ እንደገና ኢራኖቹ ይህን አሁን የተረጋጋ ሁኔታ መፈጠሩን አጋጣሚ በመጠቀም አደገኛ የሆኑ ረዥም ተወንጫፊ ሚሳኤሎችን እያመረተች ያለችው ከዚያም ደግሞ የድሮ የምንለው ደግሞ ራሳ የሚበረ ደግሞ እንደዚህ አደገኛ የሆነ በራሪ ነገር አለ እሱን ማምረት ጀምራለች። ደግሞ በምስጢር እርዳታ መሰጣት ሩሲያ ናት ይባላል። የሩሲያ ነገር ይገርማል። ይሄ የተለያየ ጨዋታ ነው ምንጫወት ያለችው። በአንድ በኩል ከአሜሪካ ጋር ው የተነጋገሩ ከትራምፕ ጋር ተነጋግረዋል ነዳጅ ዘይት ባስመለከተ፣ በሌላ በኩል ደግሞ ይህን የመሰለ ሴራ በጀርባ ከኢራን ጋር እየሰራ ነው ያለው ፑቲን። እና አሁን የሚባለው ምንድን ነው እንግዲህ ኢራኖቹ ይሄ ብቻ ሳይሆን በምስጢር የኒውክሌር ጦር መሳሪያም እንደገና በምስጢር እየሰራች ይሆናል የሚባል ጥርጣሬ ማለት አንድ ቦታ አለ፣ ሁሉም የገምቱት ቦታ። እዚያ ቦታ ከጋራ ስር ከጋራ ውጭ ውስጥ ተቆፈረ ዋሻ ውስጥ ኢራን ይህን የኒውክሌር መሳሪያ መዘጋጀት መችላትን ንጥረ ነገር እያበላላች ነው የሚባል ጥርጣሬም አለ። እንዲያውም ትራምፕ ያን ቦታ እንደበድቧለን ብሎም በደጋገም አውርተው ነበር ባለፈው ሰሞን። እስራኤልም እንደዚሁ ይሄ ያን ቦታ ተጠርጣሪ እንደሆነ ታውቃለች። እና አሁን እንግዲህ የአሜሪካ ሲአይኤ እና የእስራኤሉ ሞሳድ ይህን ጉዳይ አስመለከተ መረጃ መቼም በቅርቡ እያሰባሰበ እንደሆነ ነው የምንገምተው። በዚህ ሁኔታ አሁን እንግዲህ ፕሬዚደንት ትራምፕ በኢራን ላይ ወታደራዊ እርምጃ መጥቃት እርምጃ ወስዳለሁ እያሉ ሰሞኑን ስንት ሰምተዋል። ነገም ነገ በስቲያም በሁለት ቀን በኋላ የሚባል ነገር እየተወራ ነበር። እንደ በአንድ በኩል ደግሞ ምርጫ አለ፣ አሜሪካ ምርጫ አለ በሚቀጥለው ኖቬምበር ወር ላይ በመካርቲ ቤት አባላት ምርጫ። ያንን በዛ ምርጫ ጊዜ ጦርነት ማንሳቱ ይጎዳቸዋል፣ እሳቸውን መራጩ ይቆጣል እና ከዚያ በኋላ ነው የሚባል ነገር አለ። እንግዲህ ወሮ ከምናምን ነው ያለ ይህንን ክፍተት ኢራን ተጠቀምበታለች የሚባል ነገርም አለ። በተጨማሪ እስራኤል በቅርቡ እንደምትመለከት ያው ታስታውቃለች። ይሁንና ባለፈው ሰሞን የአሜሪካ ባለስልጣናት በምክትል ፕሬዚደንቱ ሰብሳቢነት በጄዲ ቫንስ ኬምፕ ዴቪድ የሚባል ቦታ ተገናኝተው በምስጢር ብዙ ነገሮች መክረዋል ይባላል። እንዲያውም ታስታውስ እንደሆነ ሰጠኝ የኢታማዦር ሹማችንም ሊሄድ አስቦ ነበር ወደዛ በቀንተ ቀጠሮ ተይዞ ከማን ጋር እንደሚገናኝም አሁን እንደገና በአካባቢው የጸጥታ መዛባት ነገር ይፈጠራል። በተለይ የዱባይ አውሮፕላን ጉዳይ በተመለከተ ሌላ ነገር ፈጣሪበት ይሆናል ማለት ያን መሄዳቸው ሰርዘውታል። ቢሄዱ ኑሮ አብረው ቢያከሩ ጉዳይ ሳይሆን እንደቀረ ነው የምገምተው።
0: እንግዲህ ስብስብ ነው ያለው ሁኔታ። ከዚሁም እንግዲህ በኢራን የሚደገፉት የሁቲ አማጽያን አሁን ሳውዲ አረቢያ ላይ ጉዳት እያደረሱ ነው እና ሳውዲ እና የሁቲ ግጭትስ እንዴት ነው?
1: እነሱ ነው የሚገርም ነው እኮ ሁቲም ገበያ ከበር የተናገረበት ጉዳይ ነው። ሁቲ የሚባለውን ዝም ብለው ያን ያህል ማለት ዘመናዊ የሆነ ጦር መሳሪያ የሌላቸው የጦር እንትናቸውም የተቀለባበረ ሂደት ያለው ምናምን ሳይሆን እንዲሁ ዝም ተራ ሰዎች የሚመስሉ እና እነሱ ገለበያ አድርገውና ነጠላ ጫማ አድርገው የእንትናን የሳውዲ አረቢያ የጦር አላት ጦር ኃይል በርካታ ጦር መሳሪያ አላት፣ ዘመናዊ ጦር መሳሪያ፣ ዘመናዊ አውሮፕላኖች። ያን የዛ ባለቤት የሆነችውን ሀገር በድፍረት እንዲሁም በርዕሰ ከተማ የሚገኘውን አውሮፕላን ማረፊያ ዛሬ ጎድተዋል እና በርካታ ሰዎችም ሳይጎዱ እንደቀሩ ነው የሚገመት ያለው። እና ይህንን የመሰለ አደጋ በሳውዲ አረቢያ እየደረሰ እንዴት ሳውዲ አረቢያ ከታችኛው ከተበታች በኩል ካሉት ከየመን ህጋዊ መንግስት ጋር በአንድ ላይ በመሆን እንዴት እነዚህን አማጽያን መውደት አልቻለችም? ማጥቃት አልቻለችም? እንዴት ዝም ብላ ትጎዳለች? የአሜሪካን እጅ እያየ ዝም ብላ ከዚያም ደግሞ ንገርና ሰጠኝ እናስታውሳለን። ከጥቂት ወራት በፊት ቱርክና ፓኪስታን ከሳውዲ አረቢያ ጋር የጋራ የደህንነት ጥበቃ ስምምነት ተፈራርመዋል። በአንዱ ሀገር ላይ የሆነ ጠላት አደጋ ማድረስ ቢሞክር ሶስቱም በአንድ ላይ ሆነው ተባብረው መዋጋት እንደሚችሉ ነበር የተፈራረሙት። አሁን ፓኪስታን የለችም፣ ቱርክ የለችም። ያ ውልም ዝም ብሎ እንደሌለ እንዳልነበረው ነው። ያው ሆቴም በሚባሉት ሳውዲ አረቢያ የተደፈረች ናለችው እና የሚገርም ነገርም ነው ይሄ። ለማንኛውም ሳውዲ አረቢያ አሜሪካ ዘመናዊ መሳሪያ እያላት ይህን የመሰለ ድፍረት አውሮፕላን ማረፊያዋ በብሪቱ ብሔራዊ መናገሻ ከተማ በመሳሰሉ ቦታዎች ባለፈው ጊዜ ሜካ ላይም እንደዚሁ በዲና ላይም እንደዚሁ አደጋ ደርሰዋል ተሰውስ እንደሆን እና እንደዚያ እንደዚያ ነገር ነው የደረሰባቸው ያሉት። የሳውዲ አረቢያ ጉዳይ በጣም የሚገርም ነገር ነው።
0: በጣም እሺ፣ ጋሽ ራሚም በጣም እናመሰግናለን። መልካም ሳምንት።
1: ሸባቶ
0: ሸባቶ ባይ
1: ባይ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን በጀርመን ድምጽ ዶች ቬሌ ራዲዮ ጣቢያ ከሚሰራው አንጋፋው ጋዜጠኛ ነጋሽ ማህመድ ጋር በኢትዮጵያ ወቅታዊ ጉዳይ ቃለ ምልልስ እናካሄዳለን። ሶም በስልክ መስመራችን ይገኛል። ነጋሽ እንደምን አለ?
1: እንዴት ናችሁ?
0: እኛ ደህና ነን። እንግዲህ እስራኤል ሀገር ወደ ክረምቱ ልንገባ ነው። ቀዝቀዝ እያለ መጥቷል። እናንተ ጋር በአውሮፓ ጀርመን እንዴት ነው?
1: እኛም በጋውን ሸኝተን አሁን መሀል ላይ ያለው ወደ ክረምቱ ሽግግር እያደረግን ነው። አየሩም እየቀዘቀዘ ነው። ጃኬት መደረብ ጀምረናል። እንግዲህ ያ ኃይለኛው ሙቀት አልፏል። ደግሞ ብርዱን እናየዋለን እንዴት ሊሆን እንደሚችል።
0: አዎ እንግዲህ ቀላል አይመስለኝም ብርዱ በአውሮፓ።
1: እኔ እንጃ እንግዲህ እኛ አካባቢ ብዙ የሚያስመርር አይነት አይደለም። ይበርዳል። አዎ ማሞቂያ የግድ መጠቀም አለብን። ወፈር ያለ ጃኬትም ያስፈልጋል። ግን ወደ ደቡብ ጀርመን እንዳለው ወይም ወደ ሰሜን አውሮፓ እንዳለው ያክል ሰሜን ጀርመንም የሚያስመርር አይነት አልነበረም እስካሁን ያለው። እንግዲህ ዘንድሮ ሙቀቱን አይቶ ብርዱም እንደ ሙቀቱ ከጨከነ እንግዲህ እናያለን።
0: እስኪ እንግዲህ ጥሩ ወቅት ያምጣ እንላለን። እኛ ጋር ኢየሩሳሌም አካባቢ ብርዱ በጣም ኃይለኛ ነው በክረምት ጊዜ። ግን ያው ለወቅቱ የሚሆነውን ልብስ እንለብስና እንዳልከው ማሞቂያ እንጠቀማለን፣ እንቋቋመዋለን።
1: አዎ እሱ አይጎዳም። ጠመንጃውና ቦምቡ ትንሽ ቀነስ ካደረገ
0: እሱ ነው። እሱ ከቀነሰ መካከለኛው ምስራቅ ከተረጋጋ ሙቀቱም ቅዝቃዜውም አይጎዳንም ነበር።
1: ብዙ አይጎዳም ነበር።
0: እናመሰግናለን። ጥሩ ጊዜ ያምጣልን እንላለን። ዛሬ የምንነጋገረው ስለ ኢትዮጵያ ወቅታዊ ጉዳይ ነው እና ሰሞኑን በኢትዮጵያ አዲስ መንግስት፣ አዲስ ካቢኔ መዋቀሩ ተገልጿል። በሌላ በኩል ደግሞ ኢትዮጵያ የእርስ በርስ ግጭት ውስጥ እንደሆነች ያው በዓለም አቀፍ ደረጃም እየተዘገበ ነው እና እስኪ እንደው ከመንግስት ምስረታው እንሂድና ከበፊቱ የነበሩት አሁን እንግዲህ ባለፉት አመታት ከነበረው አስተዳደር የተለየ ሊሆን ይችላል ወይ? ጠቅላይ ሚኒስትር አብይ አህመድ አዲሱ አስተዳደር
1: እንግዲህ መሪዎቹ በፓርላማ የመክፈቻ ንግግራቸውም ቃለ መሐላም ሲፈጽሙ ፕሬዚደንቱም ጠቅላይ ሚኒስትሩም አዲስ ተስፋ ሰጥተዋል። ነገር ግን ይሄ ተስፋው ራሱ አዲስ አልነበረም። ከዚህ በፊትም ይሉት የነበረው ነው። ባለፈው አመትም እንደዚሁ በሀገሪቱ ሰላም ለማስፈን የምጣኔ ሀብቱን ችግር በተለይ ኢንፍሌሽን፣ ይሄ የዋጋ ንረትና ግሽበትን ለመቆጣጠር የሰዎችን ኑሮ በሆነ ደረጃ ለማሻሻል እና ስራ አጥነትን ለመቀነስ የሚሉ ወይም ተመሳሳይ ቃላት ሰምተን ነበረ። እንግዲህ ይሄኛው አመትም አሁን የተጀመረው ጦርነትም ከግጭት አልፎ ማለት ነው። በፊት የምናውቀው በየአካባቢው ከሽምቅ ተዋጊዎች ጋር የሚደረግ ግጭት ነበር፣ መንግስት የሚያደርገው ግጭት። አሁን ወደ ለየለት ጦርነት ተገብቶ ነው እንግዲህ አዲሱ መንግስትም አዲሱ ፓርላማም ስራ የጀመሩት እና ዘንድሮም የሰማ ነው ህዝቡ የሚፈልገውን ነገር ነው የተናገሩት። ያው ጸጥታ ማስከበር ትልቁ ጥያቄ ነው። የአጋጣሚ ነገር እኔ ምርጫውም እዛ ነበርኩኝ። አብዛኞቹ ድምፅ ሰጪዎች አደራ ጭምር ያሉት ሰላምና መረጋጋት፣ ህግና ስርዓት በሀገሪቱ እንዲሰፍን ነበር። እንዳለመታደል ሆኖ እንግዲህ በአራት በአምስት ወር ልዩነት ውስጥ የለየለት ጦርነት ተጀመረ። ስለዚህ አሁን አዲስ የተገቡት ስራዎች ወይም ቃላት ምን ያህል ስራ ላይ ይውላሉ የሚለው ጥያቄ ነው እንጂ ተገቢ የሆኑ ቃላት ናቸው የተነገሩት። ነገር ግን ያው ያለፈውን ለሚያይ ሰው ዘንድሮም ብዙ አዲስ ለውጥ ይመጣል ብሎ መጠበቅ ትንሽ ከበድ ይላል። የካቢኔ ስብጥሩ ካለፈው ብዙ የተለየ ነገር አይደለም። አንድ እንግዲህ ኢትዮጵያ ጦርነት ውስጥ ነች። በጦርነት ወቅት ብዙ ጊዜ ብዙ ሀገራት የጦርነት ወቅት ካቢኔ የሚሉት ነገር አላቸው። የጦርነት ወቅት ካቢኔ ማለት በአብዛኛው ወደ መከላከያ ኃይልን ሊያጠናክር የሚችል እንደ መከላከያ ሚኒስቴር አይነት፣ ዲፕሎማሲን ደግሞ ያ መንግስት በሚፈልገው መንገድ ሌሎችን ለማሳመን እንዲችል ውጭ ጉዳይ ሚኒስቴርን አይነት፣ ምናልባት የገንዘብ ደግሞ እንግዲህ ለጦርነቱ ብዙ ወጪ ስለሚያስፈልግ ከሌሎቹ እየተቀናነሰ ወይም ሌላ ገቢ እየተፈለገ ወደ ጦርነት የሚሄድ የፋይናንስ ወይም የገንዘብ ሚኒስቴር አይነት ቦታዎች ለጦርነት ስለላው የስለላው መስሪያ ቤት እንደተጠበቀ ሆኖ ለጦርነት ወቅት ሊሆን በሚችል መንገድ ያደራጃሉ ብዙ ሀገራት። እኛ ጋር ግን እንዲህ አይነት ነገር ብዙ የተለመደ አይደለም ከኢሃዲግ ስርዓት ከ1983 ወዲህ። ስለዚህ ካቢኔዎቹ ላይ ብዙ ለውጥ አታይም። ያው ባልና ሚስት ሚኒስትሮች አሉ፣ ተቃዋሚ ናቸው ከሚባሉ የገቡ እንደዚሁ አንድ ሁለት አሉ፣ ከአንድ ቦታ ወደ ሌላ ቦታ የተቀያየሩ ሚኒስትሮች አሉ፣ አዳዲሶች አንድ ሶስት ተመድበዋል፣ ሌሎች ጊዜያቸው አልፎ ወይም ሳይራዘምላቸው የመስሪያ ቤቶች ወይም የሚኒስቴር መስሪያ ቤቶች ስም ተቀይሯል። ከዚህ ውጪ ብዙ የተለየ ነገር አላየንም።
0: አሁን የኢትዮጵያ ሕዝብ የሚጠይቃቸው ቅድምም ያልከው ነገር አለ፣ በኢኮኖሚው ዘርፍ በደህንነቱ ዘርፍ ለውጥ ይመጣል የሚል። በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ የነበረው ተስፋ በኢትዮጵያ አይታይም፣ በሀገሪቱም ደህንነት እየተከበረ አይደለም፣ በአራቱም አቅጣጫ ግጭቶች አሉ፣ ይህን ማስቆም አልቻሉም የሚሉ ከፍተኛ የሆነ ትችት ይመጣባቸዋል፣ እየደረሰባቸውም እናያለን። እና ይህን የሚያስቆም ሁኔታ ፈጥረዋል ወይ? አሁን በአዲሱ መንግስታቸው
1: ብዙ ነገር አላየንም። እውነቱን ለመናገር እንዳልኩት ቅድምም ህዝቡ ይጠይቃል ያልኩት፣ የትም አካባቢ ያለ ህዝብ ብትጠይቀው በሰላም ወጥቶ መመለስ ሰርቶ በሰላም መኖር ይፈልጋል። የኢኮኖሚው ችግር በጣም ጣራ ነክቷል፣ ከፍተኛ ደረጃ ላይ ደርሷል። የመንግስት ሰራተኛ በሚያገኘው ገቢ መኖር አይችልም፣ ቤተሰቡን ማስተዳደር አይችልም። ትናንሽ ንግዶች፣ ትናንሽ ይሄ ኢንፎርማል የሚባል መደበኛ ያልሆነ የኢኮኖሚ እንቅስቃሴ የሚባል አለ። ጉልት ሸጦ ልጆቹን የሚያስተዳድር ተሸክሞ ይሁን ወይ ደግሞ ለሌሎች አገልግሎት ሰጥቶ፣ እንደዚህ ያሉት ጭራሽ መኖር የማይችሉበት ደረጃ ደርሰዋል። በጣም አሳዛኝ ነው። ስለዚህ በኢኮኖሚው በኩል ይሄ አለ። ይቺው ኢኮኖሚ ሆና ደግሞ ከቦታ ቦታ መንቀሳቀስ በጣም አስቸጋሪ ሆኗል። በተለይ በመኪና በአውሮፕላን ይቻላል፣ ግን ምን ያህል ሰው ያንን በአውሮፕላን መጓዙን ይፈቅደዋል ነው ጥያቄው።
0: የአቅም ጉዳይም ትልቅ ፈታኝ ነው፣
1: ፈታኝ ነው። ሌላው ደግሞ አውሮፕላኑ ባህር ዳር ያደርሳል፣ ግን እዛ አካባቢ ያሉ ገጠራማ አካባቢዎች አውሮፕላን ሊሄድልህ አይችልም። እንዲያው በአውሮፕላን እንኳን መጓዝ የሚፈልጉ አውሮፕላኑ አንተን ሊወስድህ ይችላል፣ ግን 4-5 ኩንታል ጤፍ ይሁን ምን ይሁን ማር ይሁን ሌላ ነገር ከዛ አንጥተህ ከተማ ለመሸጥ የሚጠቅመው ነገር የለም። ስለዚህ ህግና ስርዓት ማስከበር የመንግስቱ ደግሞ የመጀመሪያውና ትልቁ ኃላፊነት ይሄ ነው። ዘረፋዎች በየአካባቢው አለ፣ ጉቦ በጣም መረን ለቋል፣ ሙስና እንደዛው ነው። ቁጥጥር ያለበትም አይመስልም። ባለፈው አመት መጨረሻ አካባቢ አንዳንድ መስሪያ ቤቶች ጋር አንዳንድ ሰዎች ያስኮበልላሉ፣ ምንድናቸው እነዚህ የሰው ስደተኞችን ገንዘብ እየተቀበሉ ምናምን የሚባሉ እንደዚሁ ለማስደንገጥ ሞክረዋል። ግን ይህ ብልጭ ድርግም የምትል ነገር ነች እንጂ ጠንካራ የመንግስት ፖሊሲ ኖሮ ሙስናን ለመዋጋት እንደዛ አይነት ሙሰኞችን ደግሞ ትክክለኛ ፍትህ አቅርቦ ፍርድ እንዲሰጣቸው ማድረግ እስካሁን አልተቻለም። ከዚህ በኋላም ይሄ ነው፣ ከዚህ በኋላ ልንከተለው የምንችለው ፖሊሲ ይሄ ነው። በዚህ መሰረት እነዚህን ሙሰኛ የሆኑ ሰላምና ደህንነትን የሚያውኩ የሆኑ በዚህ መንገድ እንቀጣለን ወይም በዚህ መንገድ እንቆጣጠራለን የሚል ግልጽ የሆነ ፖሊሲ እንግዲህ ወደፊት እንጠብቃለን። እስካሁን ግን ከአዲሱ መንግስት የለም። ሌላው በየአካባቢ ያለው ይሄ ተደራጅተው በነፍጥ የሚዋጉ ኃይሎች ከነሱ ጋር ድርድር ይሁን ውይይት ይበሉት እርቅ ይበሉት ምን ይበሉት ይሄ ነው። የሰላም ጥሪዎች እንሰማለን፣ ነገር ግን ከአንዳቸውም ጋር መሰረታዊ በሆኑ ጉዳዮች ላይ እንነጋገራለን የሚል ግልጽ የሆነ የመንግስት ፖሊሲ ከየትም አቅጣጫ አልሰማንም።
0: አሁን እሱ ነው ወደ ዋናውም እንግዲህ ግጭት ተቀስቅሷል። በተለይ በሰሜን ትብብር ለህልውና የተሰኙ አካል በሰባት ድርጅቶች ተቋቁሟል ተብሎ መንግስቱን የፌዴራል መንግስቱን እንዋጋለን እንጥላለን ብለው የተነሱ አካላት አሉና በአንድ በኩል ለሀገሪቱ ጥሩ ነገር ለማምጣት የምክክር ኮሚሽንን ተብሎ ተቋቁሞ ንግግር እንዳደረጉ እንደተዋዩ ሰምተናል። በሌላ በኩል ደግሞ ጦር መሳሪያ ይዘው ለመዋጋት የተደራጁ አካላት ደግሞ መንግስትን እንዋጋለን ብለው ተነስተዋልና ሁለቱ ነገር እርስ በርስ አይጣረስም ወይ?
1: ለኢትዮጵያ አጠቃላይ ነባራዊ ሁኔታ ሁለቱም የሚጋጭ ነገር ነው። ነገር ግን የመንግስትና እነዚህ ነፍጥ ያነገቡ ወይም መንግስትን በኃይል ከስልጣን እናስወግዳለን ብለው የጋራ ትብብር ለፈጠሩት ኃይላት ምንም የሚቃረን ነገር የለም። ምክንያቱም ምክክር በተባለው የአራት ዓመት ሂደት ውስጥ አልተካፈሉም እነዚህ ወገኖች። እንዲካፈሉ ግብዣ ተደርጎላቸዋል፣ ጥሪ ተደርጎላቸዋል የሚል ነገር ከምክክሩን ሲያደራጅ ከነበረው ኮሚሽን በተደጋጋሚ ሰምተናል። ነገር ግን ከአማጽያኑ ምንም የሰማነው ነገር የለም። ምን ያህል እንደተጋበዙ፣ ምን ያህል ለደህንነታቸው ዋስትና እንደተሰጠ፣ በምክክሩ የነሱ ሐሳብ ምን ያህል ተቀባይነት እንደሚኖረው ከአማጽያኑ ወይም ከተቃዋሚዎቹ በኩል ብዙ አልሰማንም። በነገራችን ላይ ምክክር የሚባለው ራሱ ሂደቱ ራሱ በፊት ተቃዋሚ ፓርቲዎች በጣም ሲገፉት የነበረ ሐሳብ ነው። ነገር ግን መንግስት ይሄንን ጠለፈብን ነው የሚሉት። መንግስት ጠልፎ ወሰደው ለራሱ አደረገው እና የራሱን ስልጣንና ፍላጎት ለማስፈጸሚያ ተጠቀመበት ነው የሚሉት። አንዳንድ ነገር ስታይ ኮሚሽኖቹን የሾመው ፓርላማው ነው፣ የሚከታተለውም ፓርላማው ነው። ፓርላማ ውስጥ ዶሚኔት የሚያደርገው ገዢው ፓርቲ ነው፣ ብልጽግና። ስለዚህ በጀትም ከመንግስት ነው እና የነዛ ተቃዋሚ ፓርቲዎች በሰላማዊ መንገድ ጭምር እዛው አዲስ አበባ ያሉት ጭምር ያነሱት ጥያቄ አልተስተናገደም የሚያሳይ ነገር አለ። በሌላ በኩል ኮሚሽኑ ቀርቤያቸው ነበረ፣ አነጋግሬያቸው ነበረ የሚለው ነገር አለ። ነገር ግን ነፍጥ ያነገቡት ብቻ ሳይሆኑ እዚያው አዲስ አበባ ውስጥ በሰላማዊ መንገድ እንታገላለን ብለው የተደራጁ የፖለቲካ ፓርቲዎች ብዙዎቹ አሁንም እንትን አላሉ፣ አልተሳተፉም። የተወሰኑ የተሳተፉ አሉ። እነሱም ቢሆን ቅሬታቸውን በየጊዜው እያሳወቁ ነበር በሂደቱ በምክክሩ ሂደት ውስጥ ራሱ። ስለዚህ ለታጣቂዎቹ ብቻ ሳይሆን በሰላማዊ መንገድ ለሚታገሉት የፖለቲካ ፓርቲዎችም ምክክሩ የሚያረካ አይነት ስላልነበረ አልተሳተፉም። ተቃዋሚዎቹም አሁን ግንባር ፈጠሩ የተባሉት እነዚህ ትብብር ለህልውና የተባሉት አንድም ቦታ መግለጫቸውን አንዴ ነው ያነበብኩት፣ በሰላማዊ መንገድ እንደራደራለን እንወያያለን የሚል ነገር አላስቀመጡም። ስልጣን ላይ ያለው መንግስት በግልጽ በኃይል አስወግደን ነው ያሉት። ወደፊት እንግዲህ ከዛ በኋላ ያው ብዙ ጊዜ እንደሚባለው የሽግግር መንግስት ይቋቋማል፣ ሁሉንም የሚወክል ብሔራዊ አንድነት መንግስት፣ ከዛ በኋላ ምርጫ የሚል ዝርዝር ነገር አለው እንጂ በሰላማዊ መንገድ ለድርድር ዝግጁ ነን የሚል አላየሁም። ስለዚህ የጦርነቱ መንገድ ነበር። ኢንተረስቲንግሊ ይሄ ትብብር ተቋቋመ በተባለ በሁለተኛ ወይም በሶስተኛ ቀኑ ነው የሰሜኑ ጦርነት እንደገና የተጀመረው። ስለዚህ የትብብር ለፍትህ የተባለው ትብብር ወይም ጥምረት ራሱ ከመፈጠሩ በፊት የጦርነት ዝግጅቱ አልቆ ነበር ማለት ነው በአማጽያኑ በኩል።
0: አዎ፣ መገናኛ አውታሮች እያንዳንዱ በመንግስትም በኩል በዚህ ትብብር ለህልውና በተባለው አካል በኩልም የሚነገሩ አሉ። ድል አገኘን፣ እንደዚህ ያደረግነ፣ መቀሌን ተቆጣጠርን፣ በሌላ በኩል ደግሞ ይህን ያክል የመንግስት ጦር የመንግስት ወታደሮችን ማረክን የሚሉ በተለያዩ መገናኛ አውታሮች ይፋ የሚሆኑ አሉ እና የት ላይ ቁሟል ነው? እንዴት ማወቅ ይቻላል አሁን ያለበትን የጦርነት ሁኔታ?
1: ይሄን እንግዲህ በተለይ ግጭትና ጦርነት እናንተ አካባቢ ስላለ በጣም እዛ በተጨባጭ ታውታላችሁ። እኛ እንግዲህ ከርቀትም ከማንበብም ከሚዲያም ነው የምንሰማው። በመሰረቱ ጠብና ግጭት ሲኖር መጀመሪያ የሚሞተው እውነት ነው። እውነት መጀመሪያ መስዋዕት ትሆናለች። ጠብ ባለ ቁጥር ሁለት ወይ ከዛ በላይ የሆኑ ኃይላት ግጭት እና ጠብ በገጠሙ ቁጥር መጀመሪያ እውነትን ገለው ሁለቱም ወይም ሶስቱም ወይም ሁሉም ተፋላሚ ኃይላት የየራሳቸው ትክክል እንደሆነ እነሱ ወይም የነሱ ኃይል የበላይነት እንዳለው ነው እና ያ ደግሞ ከሚዲያ ከነጻ ሚዲያነት ይወጣና ወደ ፕሮፓጋንዳ ይቀየራል። ኢትዮጵያ ውስጥ አሁን በኢትዮጵያ ብቻ አይደለም ሌላም እናንተም አካባቢ አዳዲስ የመጣው ትሬንድ የሚዲያ አሰራር ይሄ ሶሻል ሚዲያ ውስጥ 20 30 ሰው ታሰማራና ያው ከህዝብ የሚሰበሰብ ገንዘብ አለ ተከፍላቸዋለህ እነሱን ታሰማራና ሁሉም በቃ ይሄ ኃይል ወይም የኔ የሚለውን ኃይል ወይም ያ የቀጠረው መንግስት ይሁን ተቋም ይሁን የቀጠረው ኃይል ለድል እንዳደረገ ብዙ ሰው እንደማረከ ለህዝብ በጣም በጣም ጠቃሚ የሆኑ እርምጃዎችን እየወሰደ እንደሆነና እንደሚወስድ ወደፊትም ይሰብክልሃል። ስለዚህ እውነት ነው ብለህ መቀበል ይሄ ይከብዳል። በዛኛውም ወገን ተመሳሳይ ነገር ተሰማለ። ስለዚህ እውነትን ማግኘት በዚህ ሰዓት በጣም አስቸጋሪ ነው። ከሁሉም በላይ ደግሞ ገለልተኛ የሚባሉ መገናኛ ዘዴዎችና ጋዜጠኞች ዛም ውጊያ የሚካሄድባት አካባቢ እንዳይደርሱ ይደረጋል። አንዳንዶቹ ደግሞ ፍቃዳቸው ጭምር ይወሰዳል። ሌሎቹ ደግሞ እንደዚህ እንደኛ አልፎ አልፎ ትንሽ ከዚህም ከዛም ገጣጥመን እናውራ ያልን ደግሞ ሶስቱም ሁለቱም ወገን የዛኛው ነው ያለ ይረግማል፣ ይሰድባል፣ ያሰድባል። እና ስለዚህ እንደው መናገር ወይም መሃል ላይ ቆሞ ይሄ ልክ ነው ያኛው ትንሽ ስተታለው ይሄኛው እንደዚህ ነው ለማለት እንኳን አብዛኛው ሰው በዚህ ሰዓት ይፈራል። ምክንያቱም ከየት አቅጣጫ እንደሚመጣብህ አታውቅም። የመጀመሪያው የሰሜን የሚባለው ወይም የትግራይ ጦርነት ጊዜ እኮ የግድያ ዛቻ እኛ ጋር ሲሰነዘርብን ነበር። ራንሰም ማለት ነጋሽ ያለበትን ለሚጠቁመን ይህን ያህል ሺ ብር ያኔ በሺ የሚቆጠር ብር ትንሽ ትርጉም ነበረው ከአሁኑ የተሻለ እንከፍላለን የሚል ሁሉ ነገር ነበር። አንዳንዴ ከሁለቱም ከሶስቱም ተመሳሳይ ነገር ሲባል ስለዚህ እኔ ልክ ነኝ ትላለህ። ምክንያቱም አንድ ከሆንክ ለአንዱ ነው እንጂ በአንድ ጊዜ ለሁለት ተቃራኒ እንትኖች ተቃራኒ ኃይላት ልታገለግል
0: ሚዛናዊ ስትሆን በዛም በዚህም ይመጣል።
1: ሚዛናዊ ለመሆን እንደው ገና ስትሞክር ጀምሮ የሁሉም ታርጌት የሁሉም ኢላማ ተሆነና እንዲህ አይነት ነገር አለ። ስለዚህ ፕሮፓጋንዳው በጣም ጠንካራ ነው። ነገር ግን እስካሁን ድረስ እንደው በአብዛኛው የአይነ ምስክሮችም ጠይቀን በአካባቢው የሚዋጉ ኃይላትንም በቀጥታም በተዘዋዋሪም አግኝተን ሊታመኑ የሚችሉ እና ገለልተኛ ሊሆኑ የሚችሉ እንደ የእርዳታ ድርጅት ሰራተኞች፣ የሃይማኖት መሪዎች፣ አንዳንድ ቦታ ደግሞ በእድሜም ገፋ ያሉ እነሱን ጠይቀን እንደተረዳ ነው እስካሁን የኢትዮጵያ መንግስት ጦርና የትግራይ የሰላም ኃይል የሚባሉት መቀሌን ተቆጣጥረዋል። ይሄ ምንም ጥርጥር የለውም። የመቀሌ በእነሱ እጅ መውደቅ ለህዝባዊ ወያኔ ሀርነትን

0: እና ተባባሪዎቹ አስለቀቀዋል። በወዲያኛው ግንባር ደግሞ እንደ አላማጣ የሚባሉ በጣም ስልታዊ ቦታዎችን የመንግስት ኃይል ተቆጣጥሯል። አዲግራት አካባቢ የኤርትራ ጦር በሌሎችም አካባቢዎች እንደዚሁ፣ ግን አዲግራት አካባቢ ብዙ የአይን ምስክሮች ስለተናገሩ ነው የኤርትራ ጦር ወደ ኢትዮጵያ ገብቷል የሚባል ዘገባም አለ። እስከ ትናንት እና እስከ ዛሬ ጠዋት ያለ መረጃ ይሄ ነው።
1: ኢትዮጵያም ራሱ የኤርትራ ጦር ጣልቃ ገብቷል ብላ ለተባበሩት መንግስታት ድርጅት አመልክታለች ይባላል። እና ይሄ እየሰፋ ይሄ ደግሞ የግጭቱ
0: እሱ ነው የመስፋቱ ምልክት ነው። የኢትዮጵያ ውጭ ጉዳይ ሚኒስትር በቀጥታ ለተባበሩት መንግስታት ድርጅት ባይሆንም በተባበሩት መንግስታት ድርጅት ውስጥ በጸጥታው ጥበቃ ምክር ቤት ውስጥ ግብፅን በድምፅ የመሻር ስልጣን ወይም መብት ላላቸው ለአምስቱ ሀገራት የውጭ ጉዳይ ሚኒስትሮች በጻፉት ደብዳቤ የኤርትራ ጦር 60 ኪሎ ሜትር ያክል እንዲያውም ቦታዎች ሁሉ በዝርዝር ተጠቅሰዋል ወደ ኢትዮጵያ ግዛት ገብቷል፣ ወረራ ነው ያለው። ሙሉ ወረራ ፈጽሞብኛል የኤርትራ ጦር ነው ያለው ደብዳቤው። ስለዚህ ኢትዮጵያ ራሷን ከመከላከል ውጭ ሌላ አማራጭ የላትም የሚል ደብዳቤ ካለፈው ሐሙስ ጀምሮ ተሰራጭቷል። ይሄ እንግዲህ የኢትዮጵያ ፌዴራል መንግስት ኤርትራ በፊትም ይወቃቀሱ ነበር፣ የዲፕሎማሲ ግንኙነቶቻቸውንም ሁለቱም ሀገራት አቋርጠዋል። ይሄ የኤርትራ ጦር ኢትዮጵያ ውስጥ ገብቷል የሚለውን በትክክል የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ አማካኝነት በይፋ ለዓለም ያሳወቀበት የመጀመሪያው አስጊ ግን የተረጋገጠ የመንግስት ባለስልጣን ያሳወቀው ነገር ነው። እስካሁን ያለው ከኤርትራ በኩል እስከ ትናንት ድረስ ያው ማስተባበያ የኤርትራ ጦር አልገባም ሲሉ ነበር። ትናንት ግን የእነሱ ማስታወቂያ ሚኒስትር ያወጡት ደብዳቤ አልገባንም ገብተናል የሚለውን ወደ ጎን ትተው የተለመደ የኢትዮጵያ መንግስት ፕሮፓጋንዳ ነው እንደዚህ የሚል ነገር፣ ያው ብዙ ጊዜ መንግስትንም መንግስት ለማለት ይጠየፋሉ እነሱ እና እንዲህ አይነት ነገር ነው የተሰጠው። ማለት አዲስ አይደለም ብለው ከ2023 እንደ ግሪጎሪያኑ አቆጣጠር ጀምሮ የኢትዮጵያ መንግስት አሰብን በኃይል ለመውሰድ ይፈልጋል የሚል ሰፊ ማብራሪያ ጽፈዋል። እና እንዳልከው ጦርነቱ መስፋቱ የማይቀር ነው።
1: ይሄ ትብብር ለህልውና የተባለው አካልስ ያስመዘገባቸው የሚነገሩ ለየት ያለ ድሎች አሉ ወይ? በእነሱ በኩል
0: እስካሁን የሰማነው ነገር የለም። ነገር ግን ግጭቶች ወደዚህ ወደ ሰሜን ሸዋ አካባቢ መስፋፋታቸው ተሰምቷል። መሀል ሜዳ የሚባል አካባቢ ግጭት እንደነበረ ሰምተናል። ያው በፊት እንግዲህ ፋኖ አክቲቭ የሚንቀሳቀስባቸው አካባቢዎች ናቸው። እዛ አካባቢ ግጭት አለ ተብሏል። ጎጃም ውስጥም እንደዚሁ ነበር። ወሎ ውስጥ በተወሰነ አካባቢ ግጭት ነበር ተብሏል። እነዚህ ግጭቶች ግን በፊትም የነበሩ ናቸው። አሁን እንግዲህ በአሁኑ የዚህ የሰሜኑ የለየለት ጦርነት ከተጀመረ ወዲህ ምናልባት አንዱ ስትራቴጂ የሰባቱ ቡድናት ወይም ትብብር የመሰረቱት አንዱ ታክቲክ ስትራቴጂ እንኳን ማለት ይከብዳል፣ አንዱ ታክቲክ የመንግስትን ጦር በየአካባቢው በመበታተን ምክንያቱም እዛ ትብብር የሚባለው ውስጥ የገቡትን ሰዎች እንትኖች ዝርዝራቸውን አይተህ ከሆነ የአፋር ጉሙዝ የሚባለው አለ፣ የጉሙዝ አለ፣ ሁለት ቦታ የተከፈሉ ቢሆኑም የኦጋዴን ብሔራዊ ነጻ አውጪ ድርጅት የሚባል አለ፣ እነሱም ሁለት ቦታ የተከፈሉ ቢሆንም። ስለዚህ የመንግስትን ኃይል ስትሬች በየቦታው መበታተን፣ በተለያዩ አቅጣጫዎች መበታተን የሚል አይነት ስልት ነው ይከተላሉ ተብሎ የነበረው ወይም ታክቲክ። እስካሁን እንግዲህ ያየነው እዚህ አማራ ክልል ያለውን ግጭትና በአብዛኛው ግን ትግራይ ውስጥ የሚካሄደውን ጦርነት ነው። ሌሎቹ አካባቢዎች ለሪፖርት የሚበቃ ግጭት እስካሁን ያልሰማንም።
1: ጥሩ እንግዲህ ሰላሙን ያምጣ እንላለን። ማጠቃለያ ካለ ነገሽ?
0: ብዙ ነገር የምለው የለኝም። አሁንም ቢሆን ከግጭትም ባለፈው ኢትዮጵያ ውስጥ ቁጥር ነው የምናሰላው፣ 600,000 ሰው ነው ሞተ የሚባለው። ይሄ እንዲያውም ከዚህ ይበልጣል የሚሉም አሉ። የጠፋው ንብረት እና የተጎዳው ሰው የቆሰለው ማለት ነው ከዚህ እጥፍ ይሆናል። ተፈናቃዮች ወደ ቤታቸው አልተመለሱም። እነሱ ሳይመለሱን አሁን ሁለተኛ ጦርነት የተጀመረው ባለፈው ለተደፈሩ ሴቶች፣ ለተፈናቀሉ ሰዎች፣ ለሞቱት

0: ቢያንስ ቢያንስ ለሰላማዊ ሰዎቹ ካሳ ይሁን ፍትህ የሚባል ነገር ይሁን ስላልሰፈነ ስላልታየ በአሁኑም ጦርነት ተመሳሳይ ነገር ላለመፈጸሙ ምንም ዋስትና የለም። የአሁኑ ጦርነት ደግሞ የከፋ የሚሆነው ዓለም አቀፉ ማህበረሰብ የሚባለው ጉልበት ያለው ዓለም በየራሱ ችግር የተወጠረ ስለሆነ ምናልባት የኢትዮጵያን ጉዳይ አራተኛ አምስተኛ ጉዳይ አድርጎ ነው ሊያነሳ የሚችለው። ጦርነቱ በፊት እንደምናውቀው በመድፍ ታንክና በመትረየስ ሳይሆን ድሮን የሚባል አዲስ ነገር ተጀምሯል። በሩሲያና በዩክሬን ጦርነት፣ በኢራንና በዩናይትድ ስቴትስ በእስራኤል ጦርነት በብዛት ያየነው ነው። ይሄ ድሮን ደግሞ ሁልጊዜ ኮላተራል ማለት ይሄ የመናጆ ጥፋት የሚያደርሰው በጣም ብዙ ነው። ስለዚህ አገራትም ቢሆኑ ኤርትራና ኢትዮጵያም ቢሆኑ፣ በነገራችን ላይ አሁን የኤርትራ ጦር መገብቶ መዋጋቱ ከተረጋገጠ ኤርትራ ነጻ ከወጣች በኋላ ለሶስተኛ ጊዜ ማለት ነው ጦርነት ሲገጥም እና በየትኛውም በኩል ቢሆን እና ይህንን ግምት ውስጥ አስገብተው ህዝቡም ካለቀ በኋላ ያኔ 600,000 የምንለው ህዝብ ካለቀ በኋላ የመጀመሪያው የኢትዮጵያና ኤርትራ ጦርነት በመቶ ሺህ የሚቆጠር ያልነው ወጣት ከረገፈም በኋላ መሪዎቹ ወደ ድርድር ነው የሄዱት። ስለዚህ አሁንም ተጨማሪ ሰው ከሚሞት በኋላ የማይቀርላቸውን ውይይትና ድርድር አሁኑኑ አድርገው ሰላም የሚሰፍንበትን መንገድ ቢፈልጉ ጥሩ ነው እንላለን። ግን አሁን የሰላም ድምፅ እንዲሰማ ሁሉ የማይፈልጉ ሰዎች አሉ። እንግዲህ በጸሎትም በሽምግልናም መበርታት ያለባቸው ይበርቱ ነው የምለው።
1: ጥሩ። ከድርድር የበለጠ ነገር የለም። አሁን በመጨረሻ እንዳልከው ዞሮ ዞሮ ቁጭ ብለው ተደራድረው አንድ ላይ ሲሰሩ ያየንበት ሁኔታ አለ፣ ሲፈላለጉ የነበሩ አካላትና መደራደሩ ቁጭ ብሎ ለሀገሪቱ ችግር መፍትሄ መፈለጉ አማራጭ ነው። እኛም አንተን አባባል የምናጠናክረው በጣም እናመሰግናለን። ከኛ ጋር ለነበረህ ቆይታ መልካም ጊዜ እንመኝላለን። ደህና ሁንልን።
0: እኔም አመሰግናለሁ። መልካም ጊዜ ለእናንተም።
1: መልካም ጊዜ። ቻው
0: ቻው።

የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን ይጠናቀቅ 3 ደቂቃዎች አክል ይቀራሉ። ከዚህ በፊት አርስተ ዜናዎችን በድጋሚ እናሰማለን። የእስራኤል ብሔራዊ የክነሴት ምርጫ ሊካሄድ 17 ቀናት ብቻ ቀርተዋል። በፍላይ ዱባይ አውሮፕላን ዋና አብራሪና ረዳት መካከል ከበረራው 10 ቀናት በፊት ግጭት ተፈጥሮ ነበር ተብሏል። የፍልስጤም ራስ ገዝ መስተዳድር በቅርቡ ሊያካሄድ የነበረውን ጠቅላላ ምርጫ ለመጪው ዓመት አራዝሟል። የሁቲ አማጽያን ንጉስ ሀለድ የተሰኘውን የሳውዲ አረቢያ አየር መንገድ ማጥቃታቸውን ሪያድ አስታውቃለች። ኢራን በእስራኤልና አሜሪካ ከባድ ጉዳት ቢደርስባትም የሚሳኤልና ድሮን ክምችቷን መጠበቅ መቻሏ ተዘግቧል። የሚሉት ለሰዓቱ የነበሩን ዋና ዋና ዜናዎች ናቸው። የተከበራችሁ አድማጮቻችን እንግዲህ ከምሽቱ ፕሮግራማችን እዚህ ላይ እየተጠቃለለ ነው። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ለባልደረባችን ራህቢ ማላዛር እንዲሁም ለቴክኒክ ባለሙያችን አሳፍ መስኮቦችና ለጋዜጠኛ ነጋሽ መሀመድ እንዲሁም ለእናንተ ምስጋና እናቀርባለን። ነገ ጠዋት 6 ሰዓት እንደገና እንገናኛለን። ያላችሁበት መልካም ሌሊት፣ መልካም ማዳር በለናው።